ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣክ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ጐይታናን መድሓኒናን ኢየሱስ ክርስቶስ ንክርስትያን ምእመናን ሓባራዊ ፍቕሪ ከዘውትሩ ዝጸውዓሉ ክልተ መንገድታት ጠቒሶም ኣስተንተኑ። ሕውነታዊ መኣረምታ ክገብሩን ንሓድሕዶም ከም ኣሕዋትን ኣሓትን መጠን ክፋቐሩን ድማ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ሃዋርያዊ መስኮት ቅድስቲ መንበር ኮይኖም ናይ ዕለተ ሰንበት ጸሎት መልኣክ እግዚኣብሔር ኣብ ዘካየድሉ እዋን ነቲ ኣብ ናይ ዕለቱ ንባባት ዝርከብ መሠረታዊ ማዕቀናት ሓሳብን ተግባርን ብምስትንታን ኣስተምሂሮም። ቅዱስ ጳውሎስ ናብ ሰብ ሮሜ ኣብ ዝጸሓፋ መልእኽቱ ንነፍሲ ወከፍ ትእዛዝ ኣብታ ሓንቲ ኣሕጽር ኣቢላ ትገልጽ ንብጻይካ ከም ነፍስኻ ኣፍቅር እትብል ሓሳብ ከም ዘጠቓልል ብምግላጽ እቲ ኣብዚ ነጥቢ እዚ እተወሰኸ ምሳሌ ካብታ ኣቐዲማ ዘላ ጥቕሲ እተወስደ ምዃኑን ነፍሲ ወከፍ ሰብ ንሓድሕዱ ንምፍቓር እንተ ዘይኮይኑስ ምስ ወላ ሓደ እኳ ዕዳ ኣይሃልዎ ዝብል ምዃኑ ገሊጾም። ርእሰ ሊቃነ ጳጳሳት ልዮን ኣብቲ ዘካፈልዎ ኣስተንትኖ ጐይታናን መድሓኒናን ኢየሱስ ክርስቶስ ከመይ ጌርና ምሕረት ከም እንሓትትን ንኻልኦት ካብ ዕዳኦም ይቕረ ከም እንብልን ምሂርና እዩ በሉ። ይኹን እምበር ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ኣብ ንሓድሕድና ባሮት ዘይገብረና ሓደ ዕዳ ኣሎና፣ ንሱ ድማ ሓባራዊ ዕዳ ፍቕሪ ምዃኑ ኣጉልሑ። ነፍሲ ወከፍ ሰብ ዝረኽቦ ሓልዮትን ሕያውነትን ቈላሕታን ዝያዳ ነጻነትን ሓላፍነትን ከም ዝህልወና ይገብረና።

0: ሊል እኳ እንተኾነ ወላ ሓንቲ ኣይዓብስን እዩ ንብዙሕ ኩነታት ድማ ጐዳ እዩ ዝገብሮ ድሕሪ ቢሎም ርእሰ ሊቃነ ጳጳሳት ኣስዒቦም ድማ ወንጌል ነቲ ብፍቕሪ ዝርከብ ሓርነት እዩ ዝምህረና በሉ። እቲ ኻልኣይ መንገዲ ኸኣ ኵሉ ሰብ ከም ኣሕዋትን ኣሓትን ገይሩ ንሓድ ሕዱ ክፋቐር ዝቐርበልና ጻውዒት እዩ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ዝገለጾ እዚ ዓይነት ፍቕሪ እዚ ንጸሎት እውን ከይተረፈ ናብ ስምምዕ እዩ ዝቕይሮ። ግጭት ኣብ ዝሃለወሉ እዋን እውን እንተኾነ ንኣምላኽ ሓደ ነገር ክንሓተሉ እንኽእል ኩነት እዩ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከምዚ ይብል፣ ክልተ ካባኻትኩም ኣብ ምድሪ ብእትልምንዎ ዘበለ እንተ ተሰማሚዕኩም እቲ ኣብ ሰማያት ዘሎ ኣቦይ ክገብረልኩም እዩ። ርእሰ ሊቃነ ጳጳሳት ኣስዒቦም እዚ ቃል ተስፋ እዚ ባህግታትን ሓዘንን ተስፋን ክንካፈል ከም ዝከኣልን ጸሎት ከኣ ንሰባት ብሓድነት ክዓብዩ ክሕግዞም ከም ዝኽእልን ብኸመይ ከም ዝሕብር ኣጒሊሖም። ብዘይ እምነት ንነፍሲ ወከፍ ሰብ ከም ጓኖትን ጸላእትን ገይሮም ብምርኣይ ጽምዋ ክስምዖምን ክጠራጠሩን ይኽእሉ እዮም በሉ። ጸጋ ግን ነፍሲ ወከፍና ምስ ንሓድሕድና ክንራኸብ ንሓድሕድና እንመሓሓር ከምኡውን ብጐይታ ንሓድሕድና ጽን እንብሃሃል ኣሕዋትን ኣሓትን ክንከውን ንኽእል ኢና ክብሉ ተላበው። ርእሰ ሊቃነ ጳጳሳት ኣብ መደምደምታ ቅድስቲ ድንግል ማርያም ንዅላትና ምስጢር ናይ ሕውነታዊ ፍቕሪ ዘሕጉስ ዕዳ ንኽትምህረና ብምጽላይ ኣስተንትንኦም ዛዘሙ። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሰንበት ዘዮሃንስ መስከረም 3/2019 ዓመተ ምህረት። እዚ ሰንበት እዚ ሰንበት ዘዮሃንስ ተባሂሉ ይፍለጥ። ወንጌል ዘሉቃስ ምዕራፍ 3 ካብ 1 ክሳብ 18 ንቄሳር ጢባርዮስ ኣብ መበል 15 ዓመት መንግስቱ ጲላጦስ ጴንጤናዊ ኣብ ይሁዳ ገዛእ ከሎ ሄሮዱስ ኣብ ገሊላ ፊልጶስ ሓዉ ኣብ ኢጡርያስን ኣብ ሃገር ጥራኮኒዶስን ሊሳንዮስን ድማ ኣብ ሰቢላኒስ ገዛእቲ ኣብ ዝነበረሉ ሃናን ቀያፋን ከዓ ሊቃነ ካህናት ኣብ ዝነበረሉ ቃል ኣምላኽ ናብ ዮሃንስ ወዲ ዘካርያስ ኣብ ምድረ በዳ መፀ። ንሱ ድማ ንሕድገት ሓጢኣት ዝኸውን ናይ ንስሓ ጥምቀት እናሰበኸ ኣብ ኩሉ ኸባቢ ዮርዳኖስ ዞረ። እዚ ከዓ ከምቲ ኣብ ቃል መፅሓፍ ነቢይ ኢሳያስ ናይ ሓደ ኣብ ምድረ በዳ ዝእውጅ ድምፂ ጐደና እግዚኣብሄር ጽረጉ መገድታት እውን ኣቕንዑ ስንጭሮ ዘበለ ልዕል ይበል፣ እምባን ኩርባን ኩሉ ትሕት ይበል፣ ውጥዋይ ዝኾነ ኩሉ ኽእትኽ ይበል፣ ድንጉር ይተኻኸል፣ ስጋ ዝለበሰ ኩሉ ከዓ ምድሓን ኣምላኽ ክርኢ እዩ ዝብል ተጻሒፉ ዘሎ ኾነ። ስለዚ ዮሃንስ ነቶም ብውኡ ክጥመቑ ዝመፁ ሰባት ኣቱም ውሉድ ተመን ካብቲ ዝመፅእ ቁጥዓ ከም ልቁመን ሓበረኩም፣ እምበኣር ከስ ንንስሓ ዘወቅዕ ፍረ ድኣ ግበሩ እምበር ብልብኹም ኣብርሃም ኣቦ ኣለና ብምባል ኣይትተጀሃሩ። ከመይሲ ኣምላኽና ኣብርሃም ካብ ዘን ኣእማን እዚኣትን ውሉድ ከተንሳኣሉ ከም ዝኽእል ነግረኩም ኣለኹ። ማሕፀ ድሮ ኣብ ሱር ኦም ተነቢሩ እዩ። ስለዚ ጽቡቕ ፍረ ዘይፈሪ ዘበለ ኦም ኩሉ ክቑረፅ እዩ ናብ ሓዊ ከዓ ክድርቢ እዩ ይብሎም ነበረ። እቶም ህዝቢ ድማ እንታይ እሞ ንግበር ኢሎም ሓተትዎ። ንሱ ከዓ ክልተ ክዳን ዘለዎ ነቲ ዘይብሉ ይምቀሎ፣ ቀለብ ዘለዎ ድማ ከምኡ ይግበር ኢሉ መለሰሎም። ቀዳማይ ሰንበት ሓድሽ ዓመት ሰንበት ዘዮሃንስ ተባሂሉ ይፍለጥ። ቅዱስ ዮሃንስ መጥምቕ ብሄሮድስ ናይ ዝሞተሉ ብምዝካር ኢና ሓድሽ ዓመትና ንጅምሮ። እዚ ከዓ ፍሉይ ትርጉም ኣለኦ። ጎርጎሮሳዊ ባሕሪ ሓሳብ ዝኽተሉ ማርያም ኣደ ኣምላኽ ብዝብል ዓመቶም ምስ ማርያም ይጅምርዎ። ዓመትና ንመስዋእቲ ዮሃንስ ብምዝካር ንጅምሮ። ንዮሃንስ ዝቐተለ ሄሮድስ ኣንጢጳ ሓደ ካብቶም ደቂ ሄሮድስ ዓብዪ እዩ። ሕምኡ ወይ ቀዳመይቲ ሰበይቱ ካብ ንግስነት ዓረብ ካብ ናባታውያን እያ ነይራ። ሄሮድስ ኣንጢጳስ ንቀዳመይቲ ሰበይቱ ፈቲሑ ንሄሮድያዳ መጀመርያ ብመውስቦ ኣኪብዋ ኣብ ዝሙት ይነብር ነይሩ። ድሓር ክልቲኦም ቀዳማይ መርዖኦም ፈቲሖም ተመርዒኦም ነይሮም። ዮሃንስ ንሄሮድስ ክብሪ ንጉስነቱ ከይፈርሀ ሕጊ ኣምላኽ ኣፍሪስካ ኣለኻ ተነሳሒ ኢሉ ገሰጾ። ከም ኩሎም ዓመፅቲ ሕጊ ኣምላኽ ዘፍርሱ ንድሕነቱ ሓልዩ ንዝገንሖ ኣቕቲልዎ።

0: እዚ ተግባር ኣብ ብዙሓት ሎሚ እውን ይቕፅል ይርአ ኣሎ። ሄሮዶስ ንዮሃንስ ብምቕታሉ ነገሩ ዘዕረፈ መሲልዎ እንትኾነ ሓጢኣት ክትገብር ከለኻ ናቱ ሳዕብን ከዓ ኩሉ ግዜ ኣሎ። ናባታውያን ንቐዳመይቲ ሰበይቱ ሓዲጉ ጓሎም ንኻልእ ስለ ዝኣከበ ብ39 ዓመተ ምህረቱ ገጢሞም ንሄሮዶስ ካብ ንግስነቱ ኣውሪዶም ኣብ ስደት ከም ዝኸይድ ገይሮሞ ሎሚ እምበኣር ኣሰር ዮሃንስ ብምኽታል ንሓቅደው ብምባል ዓመትና ክንጅምር እዩ ዝድለ ዘሎ። ብዘይፍርሂ ንድሌት ኣምላኽ ነጊርካ ምኽኣል ዮሃንስ ከም ኩሎም ቅድሚኡ ዝነበሩ ነቢያት ኣሰሮም ብምኽታል ንሄሮዶስ በቲ ዝገበሮ ኣግሂዱ ብዘይፍርሒ ዘይተሓውኻ ንኣኻ ክትከውን ኣይግባኣካን እዩ ሕጊ ኣምላኽ ተፍርስ ኣለኻ ኢሉ ኣብ ንስሓ ክኣቱ ካብ ሓጣትዮ ክምለስ ዓው ኢሉ ነጊርዎ። ሄሮድያዳ መሓጥእቲ ሄሮዶስ በዚ ተቐይማ ንዮሃንስ ከም ዝቕተል ገይራ ዮሃንስ ንሄሮዶስ ኣብ ቃል ኪዳን እምነት ከም ዘድሊ ኣግሂዱ ተዛሪብዎ። ብርግፅ ስብከት ዮሃንስ ብሄሮዶስን ሄሮድያዳን ተቐባልነት ኣይረኸበን። ከም ኩሎም ነቢያት ዕጫ ዮሃንስ ንሓቂ ምንጋር እዩ። ከምቲ ህዝቢ እስራኤል ንገለ ነቢያት ምስማዕ ዓብዮም ኣብ ድላዮም ዝፀንዑ ዝነበሩ እሞ ንኺዳን ኣምላኽ ዝጠልሙ ዝነበሩ ዮሃንስ ከዓ ከምኡ እዩ ገጢምዎ። ኤርምያስ 1 ካብ 17 ክሳብ 19 ክንርኢ ንኽእል እስራኤላውያን ብኤርምያስ ገይሩ ኩሉ ነጊርዎም ከብቅዕ ኣይተቐበልዎን። በዚ ምኽንያት ከዓ ኣብ ኢድ ባቢሎናውያን ወደቑ። ብኤርምያስ ክነስሑ እሞ ኣብቲ ምስ ኣምላኽ ዝኣትውዎ ክዳን ክምለሱ ተነግሮም ግን ምስማዕ ዓብዮም። ነቢያት ከምኡ ሃዋርያት ኣብ ኩሉ ዕዉታት ክኾኑ ኣይኮኑን ሓርዮም። ሕርየቶም ቃል ኣምላኽ ይቀበልዎም ኣይቀበልዎም ከስምዑ እዩ። ዮሃንስ ስብከቱ ተቐባልነት ኣይረኸበን ግን ነቲ ፀዋዕትኡ ፈፂሙ እዩ። ሄሮድስ ይቀበሎ ኣይቀበሎ ኣይኮነን ተልእኮኡ ንመገዲ ኣምላኽን ንሓቅን ምንጋር እዩ ፀዋዕትኡ። ዮሃንስ ነቶም ናይ ዘመኑ ነጋውስ ሄሮድስን ሄሮድያዳን ኣብ መገዲ ኣምላኽ ክምለሱ ስለ ዝነገረ ከምቲ ንክርስቶስ ብልደቱ ዝቐደሞ ብሞቱ ከዓ ቀዲምዎ ከመይ ንሱ ፊተውራሪ እዩ። ስለምንታይ እዩ ሄሮድስ ንዮሃንስ ክፈትሖ ዝፈርሖ ዝነበረ እንተበልና ወንጌላውያን ከም ዝነግሩና ምክንያቱ ሄሮድስ ንዮሃንስ ጻድቕን ቅዱስን ሰብ ምዃኑ ፈሊጡ ይፈርሖን ክፉእ ነገር ከይበፅሖ ይሕልዎ ነበረ ማርቆስ 6:20 ዝብል ነንብብ። ዮሃንስ ሰባት ኣብ ሂወቱ ፍርሃት ኣምላኽ ዝሓዘ ምዃኑ ንሓቂ ከም ዝነግር ይፈልጦ ነይሩ። ናይ ኣምላኽ ሰብ ምዃኑ ኩሎም ዝብልዎ እዩ። ሄሮድስ ወላ ዮሃንስ ጻድቕ ምዃኑ ይፍለጥ እምበር ድሌቱ ክገብር ወሲኑ ሂወቱ ክቕይር ኣይደለን። ብዘይ ሓደ ሓቂ ንሰበይቱ ክሐጉስ ኣእሲርዎን ኣቕቲልዎን። ንሄሮድስ ምስ ዮሃንስ ክነወዳድሮን ከሎና ንሱ ናይ ንጉስ ማዕርግ ዝነበሮ እዩ፣ ግን ዝኾነ ሓቀኛ ስልጣን ኣይነበሮን። ሓንቲ ክገብሮ ዘይብሉ ብዘረባ ሰበይቱን ብትዕቢትን ተመሊኹ ከምኡ ናይ ሰባት ዓይኒ ፈሪሑ ንዮሃንስ ዘቕተለ ኣብ ናይ ሓሶት ህወት ዝነብር እዩ ነይሩ። ዮሃንስ ብካልኦት ክንርእዮ ከለና ዝኾነ ኣብ ስልጣን ወይ ማዓርግ ዘብፅሕ ነገር ኣይነበሮን። ኣብ ኣምላኽ ምሉእ እምነት ገይሩ ህወቱ ዝመርሕ ጻድቕ እዩ ነይሩ። ንሓሳዊ ክብሪ ዓለም ዝመነነ ክዳኑ ቅርበት ኣብ በረኻ ዝነብር እምበር ኣብ ኣብያተ ነጋውስ ዝኽደን ልብሲ ዘይነበሮ ሰብ እዩ ነይሩ። ሄሮድስ ዋላ እኳ ኣብ ሰውነት ዮሃንስ ውርደት ሞት የውርድ እምበር ኣብ ልቢ ዮሃንስ ሓንቲ ክገብር ኣይክእልን ነይሩ። ንሕልና ዮሃንስ ክትንክፍ ዝኽእል ኣይነበረን። ፀዋዕታኻ ኣለሌኻ ምኽኣል ዮሃንስ ኣብቲ ኣምላኽ ዝደልዮ ፅን ይብል ነይሩ እምበር ኣብ ካልእ ነገራት ኣየዝህብን ነይሩ። ንሓቂ ንድልየት ኣምላኽ ክነግር ግን ወላ ሓንቲ መዓልቲ ስጋእ ኢሉ ኣይፈልጥን። እዚ እዩ ኣብ ናይ ነፍሲ ወከፍ ህወት ሰብ ክርአ ዘድሊ ንኣምላኽ ልዕሊ ኩሉ ሰሪዕካ ምኽኣል። ዓይኒ ሰብ ፈሪሕካ ንሓቂ ምድፋን ወይ ሱቕ ምባል ደቂ ኣምላኽ ኣይገብረናን። ከም ዮሃንስ ኣብ ኩሉ ንድልየት ኣምላኽ ቀዳምነት ሂብና ክንመርሕ ሎሚ ኣምላኽ ይሓተና ኣሎ። ኣብ ህወትና ኣምላኽ ንፍሉይ ነገር ካባና ዝሓቶ ነገር ኣሎ ኣለሌና ክንክእል ኣለና። ኣምላኽ ብኣያ ኣቢሉ ንሰባት ክብሎ ዝደሊ ነገር ኣለዎ። ስለዚ ከም ዮሃንስ ክለኣኾ ፈቓደኛ ክኸውን ኣለኒ። ብፍላይ ሓዲስ ዓመት ክጅመር እንከሎ ኣብዚ ዓመት መልእኽትታት ኣምላኽ ክነግር ማለት ከም ዮሐንስን ሰባት ኣብ ኣምላኽ ዝምለሱሉ ነገራት ክደልዩ ክነግሮም ንስሓን ሕድገት ሓጢኣትን ክልተ ዘይፈላለያ ነገራት ምልክት ኣብ ኣምላኽ ምምላስና ምዃንን ንሰባት ክንነግር ዝቕበሎ ዓመታዊ መልእኽቲ ምዃኑ ክፈልጥ ኣለኒ። ስለዚ ንጌጋ ንኽፍኣት ኣብ ጎኒ ሓዲግና ንኣምላኽ ዝበቅዕ ህይወት ንልበስ። ኩልና ኣብዚ ጭርሕ ድምፂ ክንልወጥ ኣለና። ቅዱስ ዮሃንስ ኣብ በረኻ ይጨርሕ ከም ዝነበረ ሰባት ከዓ ኣብኡ መፂኦም ኣምላኽ ካብኦም ዝደልዮ ክነግሮም ይሓትዎ ከም ዝነበሩ ወንጌል ይነግር። ዮሃንስ ዝሰብኮ ዝነበረ ልቢ ሰባት ይቕይር ነይሩ። ምክንያቱ ኣብኡ ሓቅን ፅድቅን ይርእዩ ነይሮም። እዚ እዩ ናይ ሓደ ክርስትያን ሂወት ክኸውን ዘለዎ። ድምፅና ቃል መልእኽቲ ኣምላኽ ዝሓዘ ክኸውን እንከሎ ሰባት ክቕይሩ ክመፁና እዮም፣ ክሰምዑና ክደልዩ እዮም። ካባና ዝድለየ ካልእ ድምፂ ከይንሰምዕ እሞ ክንጥንቀቕ ኣለና። ልቢ ሰብ ብቐሊል ዝስለብ እዩ እሞ ክንጥንቀቕ ኣለና። ቅዱስ ኣጎስጢኖስ ኣብ ሓደ ካብ ስብከቱ ንዮሃንስ ከም ሓደ ካህን ክገብሮ ዝግብኦ ዝነግር እዩ ይብል ኣብ ስብከት 293 ካብ 1 ክሳዕ 3 ዮሃንስ ወንጌላዊ ንኢየሱስ ክገልፆ እንከሎ ቃል ይብሎ። ዮሃንስ መጥምቅ ቅድሚ ቃል ዘሎ ድምፂ እዩ። ናይ ሓደ ካህን ከምኡ ናይ ሓደ ምእመን ተራ ከም ዮሃንስ ድምፂ ንቓል ምዃን እዩ። ብድምፂ ኣቢሉ ቃል ኣብ ልቢ ሰማዒኡ ይኣቱ። ግን ብዘይ ዝዛረብ ካህን ወይ ከዓ ምእመን እቲ ቓል ኣይስማዐንን ኣይፍለጥን እውን። ዝዛረብ ክህሉ ኣለዎ። ድምፂ መንጎኛ እዩ። ቃል ኣብ ልቢ ካልኦት ክኣቱ ዝሕግዝ ብዘይብኡ ሓንቲ የለን። ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 ቅድሚ ጳጳስ ምዃኖም ኣብ ስብከት ቅዱስ ኣጎስጢኖስ ከስተንትኑ ከለዉ ኣብ ፕሊግሪም ፈሎውሺፕ ኦፍ ፌይት ዘ ቸርች ኣስ ኮሚኒዮን ኣብ ቁፅሪ 164 ከምዚ ይብሉ። ተልእኮ ካህን ቅልል ብዝበለ ኣገላለፃ ድምፂ ናይ ቃል ኮንካ ምኽኣል እዩ። ንሱ ክዓቢ ኣነ ክንእስ ኣለኒ። ድምፂ ስርሑ ነቲ ቓል ምትሕላፍ ጥራሕ እዩ ቁም ነገሩ። ኣብዚ መሰረት ጌርና ባህርናን ትሕትናናን ክህነታዊ ኣገልግሎት ብንፁር ክንሪዮ ንኽእል። ካህን ከም ዮሃንስ መጥምቕ ፊተውራሪ ኣገልጋሊ ቓል እዩ። ንሱ ኣይኮነን ዘገድስ። እንታይ ደኣ እቲ ካልእ እቲ ንሱ ብዛዕባኡ ዝዛረቦ ክርስቶስ እዩ ዘገድስ። ኣብዚ ዘሎናዮ ዘመን ብዙሓት ክርስትያን ከም ዮሃንስ ዕጫ ዝበፅሖም ንሓቂ ስለ ዝመስከሩ ኣብ ኣብያተ መቑሕ ገለ ከዓ ዝሞቱ ኣለዉ። መዓልቲ መዓልቲ ከምቲ ዮሃንስ ዝመረፆ ዝምረፁ ኣለዉ። እዚ ከዓ ኣብ ኣምልኽኦምን እምነቶምን ፀኒዖም ንሞት ብድፍረት ይቕበልዋ። ከም ክርስትያን ነቶም ኣብ ከምዚ ከቢድ ኩነት ዝርከቡ ክንፅልየሎም ይግባእ። ብዝያዳ ከዓ ካብ ሂወቶም ክንምሃራ ይግባእ። ኣብ ዘለናያ ሃገር ምናልባት ብሰንኪ እምነትና ስደት ወይ ማእሰርቲ ወይ እውን ሞት ኣይንፈርሕን ንኸውን። እንተኾነ ዘለናዮ ሃገርን ባህልን ምዕባሊኡን ዘምፅኦ ዘሎ ፀረ እምነት ነገራት ክንርኢ ክንክእል ኣለና። ንእምነትና ኣብ ዋጋ ዕዳጋ ክነውርድ ኣብ ዘይተደለ ጥፍኣት ክንወድቕ ዝፈታተን ኩሉ ግዜ ኣብ ቅድሜና ኣሎ። ፀገም እምነት ብዝያዳ ኣብቶም ሰላም ዘለኦም ኣብቶም ምዕቡላት እዩ ዘሎ እምበር ኣብቶም ስደትን ሞትን ማእሰርትን ዘለዎ ዓለምስ ዝያዳ ፅንዓትን እምነትን እዩ ዘሎ። ሎሚ ነፍሲ ወከፍና ኣብ ቅድሜና ምርጫ ኣለና፣ መገዲ ሄሮድስ ወይ መገዲ ዮሃንስ ክንመርፅ። ብርግፅ መገዲ ዮሃንስ ኢና እንምነ፣ ግን ከቢድ መገዲ፣ ግን ከዓ ዓወት ቅሳነት ሰላም ዘለዎ መገዲ እዩ። ግዜያዊ ምቾት ኣሸኒፍና ንእምነትና ንሓቂ ንምስክርነት ኣምላኽ ኣብ ዕዳጋ ኣይነውርን። ሰብ ኣብ ቅድስናን ዓወትን ዝበፅሕ ልዕሊ ኩሉ ንኣምላኽ ሰሪዑ እንተኸኣለ ጥራሕ እዩ። ንግሆ ንግሆ ክንትንስእ ከለና ናብቲ ኣምላኽ ብካልእ ከይንትክኦ መብፅዓና ክንሐድስ ኣለና። ሎሚ ኣብ ልበይ መን ኣሎ ኢልና ክንሓትት። ቅዱሳን ኩሎም ይሽገሩ ይፍተኑ ኣይነበሩን ማለት ኣይኮነን። ፀዋዕትኦም ንኩሉ ብፅንዓት ሓልዮም ኣብ ኣምላኽ ፅኑዕ እምነት ስለ ዝገበሩ ነቲ ካብኦም ዝድለየ ስለ ዝፈፀሙ ኣብ ዓወት በፂሖም። ንሕና ኣሰሮም ስዒብና እንተኸኣልና ንኩሉ ፈተናን ፀገምን ሓሊፍና ክንዕወት ኢና። ንሰባት ኣብ ኢየሱስ ኣብ ፅሕካ ምኸኣል ቅዱስ ዮሐንስ ነቶም ዝኽተልዎ ዝነበሩ ነቶም ከም ዓብዪ ነቢይን መምህርን ዝፈልጥዎ ንኢየሱስ ምስ ረኣየ እንሆ የዋህ በጊዕ እግዚኣብሄር እናበለ ኣብኡ ከም ዝሳገሩ ገይሩ ተልእኮኡ ናብ ኢየሱስ ዘብፅሕ ምዃኑ ኣፀቢቑ ይፈልጥ ነይሩ። ንሕና እውን ተልእኮና ንሰባት ኣብ ኣምላኽ ምብፃሕ እዩ። ኣብናትና ድልየት ወይ ኣብናትና ነገር ጥራሕ ዓጊትና ንነብር እንተኮይና መገድና ስሒጥና ኣለና። ስለዚ ንሰባት ኣብ መን እየ ዘብፅሖም? ኣብ ኣምላኽ ዶ ወይስ ኣብ ካሊእ ኢልና ንርእስና ንሕተት? ኣብዚ ሓዲስ ዓመት ኣብ እንጅምረሉ እዋን እምበኣር ንሰባት ኣብ ክርስቶስ ክቐርብ ንኻልኦት ከየጋጊ ክጥንቀቕ ኣለኒ እናበልና ዓመትና ብመብፅዓ ንጀምሮ። ሓዲስ ዓመት ንብዙሕ ነገር ብሓዲስ መንፈስን ርድኢትን ክንጅምሮ ከም ዘለና የዘኻኽረና። ንኣረጊት ህወተይ ከመይ ገይረ እየ ክልውጦ ኢልና ምስ ነፍስና ክንዛርብ ኣለና። ዓመት ቆፂርና ጥራሕ ከይንህሉ ምስተውዓድ የድልየና። ኣምላኽ ነዚ ሓዲስ ዓመት ከጀምረና እንከሎ ኻባና ዝደልዮ ነገር ኣሎ። ንሱ ከዓ ህወትና ኣብ ምድሓን ክንተሓባብሮ ይደሊ ኣሎ። እገሌ ወደይ እገሊት ጓለይ ድሕነትካ ድሕነትኪ የገድሰኒ እዩ፣ ስለዚ መገዲ ሰማይ ክትሕዙ ብሓቂ ክትነብሩ እደሊ ኣለኹ ይብለና ኣሎ። መስቀል ዝኸበደና ኣብኡ ንመለስ እሞ መስቀለይ ክፀውር ሓይሊ ሃበኒ ንበሎ። መስቀል ቀይረለይ ኣይኹን ጸሎትና። ንዝሓለፈ ሓጢኣት ኣብ ጉሓፍ ንስሓ ደርቢና ብሓዲስ መንፈስን ቅድስናን ዓወትና ንጀምር። ዝተረፈ ኣምላኽ ክምልኣልና እዩ። ሓንቲስ ሙሉእ ድሌትን ሓረታን ይሓልወና። ዓመት ሰላምን ረህዋን ይግበረልና። ኣባ ንጉሴ ፍስሓ።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግርኛ እዩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ እቲ ካልኣይ ጉባኤ ቫቲካን ዝኣወጆ ፍስሓን ተስፋን እተሰሚየ ሰነድ ዝገብርዎ ዘለዉ ትምህርትታት ቀጺሎም ክብሪ ነፍሲ ወከፍ ወዲ ሰብ ክንጣበቐሉ ዘሎና ነባሪ ውህበት ፍቕሪ ኣምላኽ ምዃኑ እውን ገሊጾም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ እንቋዕ ብድሓን መጻእኩም። ጉባኤያዊ ቅዋም ፍስሓን ተስፋን ነታ ቀዳመይቲ ምዕራፍ ንኽብሪ ሰብኣዊ ኣካል ብምውፋይ መሰረትን ኩነትን ናይቲ ኣብዚ ዘመን እዚ ዘሎ ኣዝዩ ክቡር ዋጋ ዘለዎ ስነ ምግባራዊ ስርዓት ምዃኑ የጉልሕ። እዚ ግን ካብቲ ኣብ ልቢ ወዲ ሰብ ዘሎ ርኽሰት ዝለዓል ሰንኮፍ ዝኾነ ኩነታት ንምውጋድ ነቲ መለኮታዊ ምንጪ ዕሽሽ ክብሎ የብሉን። ንመሰረታዊ ባህርያትን መሰላትን ሰብኣዊ ክብሪ ንምጉላሕ ዘኽኣለ ጉዕዞ ብርግጽ ሓደ ካብቲ ኣብ ታሪኽ ወዲ ሰብ ኣዝዩ ኣገዳሲ ዝኾነ ምዕራፍ እዩ። ይኹን እምበር እቲ ኣብ ቅድሜና ዘሎ መንገዲ ገና ኣይተዛዘመን ዘሎ። እዚ ምሉእ ብምሉእ ንኸይፍጸም ዝዓግት ብሉይን ሓድሽን ዝጋጮ ነገራት ክፈትሖ ኣለዎ። ቤተ ክርስቲያን ከም እትምህሮ ሰብኣዊ ክብሪ ካብ ህላዌ ወዲ ሰብ ከም ዝምንጩ ብምዝኽኻር ኣበርክቱኣ ብንጹር ተወፍላ። ነዚ ድማ ኣብቲ ኣብዚ ቀረባ እዋን ኣብ ዘመሓላለፍክዎ ዓዋዲ መልእኽቲ ግሩም ሰብኣውነት እውን ዳግም ከቃልሖ ኣጋጣሚ ረኺበ እየ። ነፍሲ ወከፍ ሰብ ምስ ገዛ ርእሱን ምስ ካልኦት ከምኡውን ምስ ኩሉ ፍጥረትን ኣብ ሕብረት ክኣቱ ብኣምላኽ እተዋህቦ መደብን ፍቓድን ዘለዎ እዩ። ሰብኣዊ ክብሪ ኣብ ክእለት ሃብቲ ወይ ስፍራ ወዲ ሰብ ኣብ ህይወት ወይ እውን ኣብ ቅኑዕ ወይ ጉጉይ ምርጫታት እተመርኮሰ ኣይኮነን። ኣብ ክንድኡስ ካብ ነፍሲ ወከፍ ወዲ ሰብ ንላዕሊ ቅድምና ዘለዎን ዝበለጸን ውህበት እዩ። ኣምላኽ ከም መግለጽ እታ መወዳእታ ዘይብላ ፍቕሩ ዘወፈዮ ውህበት እዩ። እምበኣርከስ እቲ ደረት ዘይብሉ ክብሪ ወዲ ሰብ ኣብቲ ብመልክዕን ምስልን ኣምላኽ እተፈጥረ ፍጡር ከም ምዃኑ መጠን ንፈጣሪኡ ክፈልጦን ከፍቅሮን ዝኽእል ኣብ ዘለዎ መንነት እተመስረተ እዩ። በዚ ከምዚ ድማ ወዲ ሰብ ካብ ካልኦት ፍጥረታት ዝበልጽ ብምዃኑ ክገዝኦን ንኽብሪ ኣምላኽ ክጥቀመሉን ብሕድሪ እተዋህቦ መደብን ውህበትን ፍቕሪ ኣምላኽ እዩ። ብእምነት እምበኣር ነቲ ናይ መወዳእታ መሰረት ክብሪ ወዲ ሰብ ክርድኦ ንኽእል ኢና። كميسي ود أملاخ مستيرابون فقرون بمقلات نساب غزارسو ملو بملو يغلصلون نتي لعلزو خونس أوعاتو دما يمسكرلو سباوي أكالنات كل ساع مس أملاخن مسكالوتن أبزلوو ركبن حبرتن تساتفون يغلص سلازي مسكزي أبهير أبو نايولود ركب كموون مس كريستوسن مس كلوم دك سباتن حوونتاو ركب مهلاو دمايو زملكت عبتقمي غزار سخا زتكورة مقلال دما يبلون سمخوان مالت نغزار سخا كم كتكافلو زلوكاو هبت غيركا مرعاي مالتيو زي مالت كا بمقبالن بحد حداوي عقل قلوتن كتكافلن كتعبن كتبسلن اللوكا مالتيو زي خبرزي عبت حتاتنات نفس وكف ودسب بحدري تواهي بلو عبرس الزوين حادنتن حباراوي حاليوتن يحطت نتياب زئوان الزوين بزعبو زلونا الرعايا زبلاشون نمفتصامو عنكفات زخونون بزوح متلالن هلخلاقاتن نمئلاي متحبباري حطت وكم وطسئيت نايتي عملا تاريخ ودسة بتقبرة نزي كبرات الزي زي تصارر من رجعتات لوموون انتخونة ودسة بوشتو تخفافي للو كموون ملو هيوات ودسة ولقاوي يخون حباراوي عمانغو تصبقن كفوئن عمانغو برهانن تسلماتن زلو زدن سوك على سمخانو زر ايو يخون انبر ازي تنقافن دروتن كونات الزي بتسفا كرأة يكااليو كميسي قويتا بعلون ودسب حرام انتخوصون كبرتعون بوشتو احدسون كابتي عبارنت حاتيات زحازو مسفن نايز عالم الزياء حراوصو بتوسخي ازو قبايا وقوام فسهان تسفان كم زملكتو سبعو كبري نملات ودسب كم زملكت يرقاقز سلازد ما كالاوي الرعاياتات كسقرالوو ودسب كاب سغان نفسن قوا انت تفتر حدا اكاليو نسغاوي اكال ودسب بهاوري نابقساو نغر مقناس كل ساع كبر ودسب كم مخاديو ودسب نسغاوي هيوتو كناشو اي فقدلونيو كمون املاخ سلاز فطرو عبد حريت معالت سلاز تنصو نسغاوي اكالو كم صبقن كبورن وهبت غيرو كقبلو جديتالو كلاتنا بحاطيات سلاز قوسلنا بتخفو زنباليتات لبي ودسب باروت كين خوون كنتن كقالونا عمودا تافسحان تسفان نتن سلاستا قدست مقلصيتات كبر ودسب يزخاخر اتين ودسب نحاكي كامركاب زيس اقبز قبرو مستوعال اتين هيواتو حادنتن ترقو منزب حلنا كمونتي ابو سانيتاتو تحتاتز قبرو حارنت كبلي تاكس ازي صفحات ازي نحاد حدو اصابيقو تاساسره كم مخانو دما نحاكي بهلنا اويو زلاليو حارنت دما كم مسارتن تخلون غيرو نخمو كرو يخلو اتي بخرستوس هيوات زهب منفس كدوس حرايو سعنان كم دك املاخ متن زلونا كبري بغتصالي يرقاق سلنايو كموون كافر هي يناق فنان نابتي كرستوس زهابناك التصفى دحرموت زلو هيوات دما يمرحانا مستير سبعوي أكالن بقار عباوت رايو حقينا برهان كركب زخيل كابو دما بزعبا مستير مكران موتن قلصات نركب مسو دما نابتن سايكن قعازينا كبرات أحواتن حاتن بملك عملاخ بخرستوسن من تاون تفتيرنا فلوين زير السعن كبري رخيبناينا ببرهانن برتعين ونجيل كل ساع كنت تبابعن كنت تابق اللون دما نوفا
2: كبراتن كبران سمعتنا سلام كتتالكم نمسجن ناي لومي مدب فنونا ابزي الزازم ابنت بحمد فنوك سابن الراقب بدحان سلام تنحو يتبارك يسوس كريستوس لوليتور يسوس كريستوس

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቐርብ። ናይ ሎሚ ዕለት 14 መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮም መበል 14 ንናይ ግሪክ ኦርቶዶክሳዊት ቤተ ክርስቲያን ኣንጾኪያን መላእ ምብራቕን ፓትርያርክ ብፁእ ኣቡነ ዮሃና ዓስራይን ሰዓብቶምን ንሃዋርያዊ ልኡኽ ቅድስቲ መንበር ኣብ ሩዋንዳ ንብፁእ ሊቀ ጳጳሳት ኦርናልዶ ካታላንን ንሃዋርያዊ ልኡኽ ቅድስቲ መንበር ኣብ እስራኤልን ሃዋርያዊ ተወካሊ ኣብ ኢየሩሳሌምን ንብፁእ ሊቀ ጳጳሳት ጆርጆ ሊንጓን ንተወከልቲ ማሕበር ምትሕግጋዝ ሕሙማን ፊብርዮሲስን ስድራ ቤቶምን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ኣብ ስርዓተ ምኽፋት ምርኢት ሃዋርያዊ ቤተ መዛግብቲ ቫቲካን ከም እተረኽቡን ናይ ቅድስቲ መንበር ቤት ጽሕፈት ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 14 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮም መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ንኣባላት ተሳተፍቲ ጉባኤ ዓለምለኻዊ ማሕበር ሕብረት ገዳማት በነዲክቶሳውያን ተቐቢሎም ዘካፈልዎም ቃለ ምዕዳን ብፁእ ካርዲናል ኩዋካ ኣብቲ ኣብ ከተማ ቦናስ ኣይረስ ኣርጀንቲና ተኻየደ ኣኼባ ናይ ዝተፈላለዩ ሃይማኖታት ተረኺቦም ዘካፈልዎ መደረ ሓድሽ ተሓባባሪ ማሕበር ረድኤት ነታ ምስኪን ዝኾነት ቤተ ክርስቲያን ቸርች እኒድ ምስ ዜና ቫቲካን ዘካየድዎ ቃለ መሕትት ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 14 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮም መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ንጽልን ምክፋልን ዓመፃን ንምቅዋም ከምኡውን ሰላምን ፍቕርን ንምድንፋዕ ከምቲ ክርስቶስ ምሕረት ዝገበረልና ብዛዕባ ንኻልኦት ይቕረ ምባል ዘለዎ ሓይሊ ኣመልኪቶም የስተንትኑ። ርእሰ ሊቃነ ጳጳሳት ልዮም መበል 14 ዝሓለፈ ሰንበት ዕለት 13 መስከረም ካብ ሃዋርያዊ መስኮት ነቶም ኣብ ቅርዓት ቅዱስ ጴጥሮስ ንጸሎት መላእከ እግዚኣብሔር ዝተኣከቡ ምእመናን ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ምሕረት ምግባር ንዅሉ ሰብኣዊ ጽልእን ቂምን ምክፍፋልን ክስዕሮ ዝኽእል ምዃኑን ነቲ መድሓኒት ዝኾነ ፍቕሪ ከም ዘስፍሕ ኣስተምሂሮም ይቕረ ምባል ኣድላዩ ብዘይካኡ ድማ ብሰላም ክንነብር ኣይንኽእልን ኢና ውዒሉ ሓዲሩ ግጭታት ክኽሰት ቂም ከምኡውን ሕነ ምፍዳይ ኮይኖም ኣብ ልብናን ኣብ መንጎ ህዝብታትን ይለዓሉ እዮም። እዚ ተግባራት እዚ ድማ ንርክባትና የበላሽዎ ንስድራ ቤታት ይኸፋፍልን ከምኡውን ውግእ የለዓል ክብሉ ኣጠንቀቑ። ወላውን ኣብቲ ስጋውን ስነ ምግባራውን ድኽነት ደቂ ሰባት ንኣድማስ ዘጸልመተሉን ነቲ መንገዲ ዘየተኣማምን ኣብ ዝገበሮ ስፍራ ምሕረት ምግባር ጥራዩ ሓራ ዘውፅኣናን ብርሃን ዝህበናን ይቕረ ምባል ልክዕ ከም ህዱእ ንፋስ ክሳብ ፀሓይ ዳግም እትበርቀሉ ሰዓት ነቲ ገዚፍ ደመና ክፋት እውን ክብትኖ ይኽእል እዩ። ርእሰ ሊቃነ ጳጳሳት ኣስዒቦም እምበኣር ድንግል ማርያም ኣደ ምሕረት ኩሉ ሳዕ ዋላ እውን ናይ መጀመርታ ስጉምቲ ምውሳድ ኣጸጋሚ ኣብ ዝኾነሉ እዋን ይቕረ ክንብል ክትሕግዘና ከምኡውን ብትብዓትን ብጽንዓትን ነቲ ጽልኢ ዝስዕርን ንዅሉ ቂማ ጽዋር ዘጥፍእ ነቲ ህዱእ ፈውሲ ፍቕሪ ዝኾነ ብርሃን ከተስፍሖ ንለምና ክብሉ ተማሕጸኑ። ርእሰ ሊቃነ ጳጳሳት ልዮም መበል 14 ቐጺሎም ብዛዕባ እቲ ካብ ወንጌል ማቴዎስ እተወስደ ናይ ዕለቱ ንባብ ወንጌል ኣስተንተኑ ሐዋርያ ጴጥሮስ ንጐይታናን መድሓኒናን ኢየሱስ ክርስቶስ ንሓደ ዝበደለካ ሰብ ክንደይ ጊዜ ይቕረ ክትብለሉ ከም ዘለካ ክሳብ 7 ሳዕዶ ክብል ከም ዝሓተቶ ጠቒሶም ጐይታናን መድሓኒናን ኢየሱስ ክርስቶስ ከኣ 70 ጊዜ 7 እምበር 7 ጊዜ ጥራይ ኣይኮነን እብለኩም ኣለኹ ክብል መለሰሉ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ 7 ኣብ ቅዱስ መጽሓፍ ምልኣት እዩ ዘመልክት ብምባል ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ክርስቲያን ምእመናን መጠን ካብ ኩሉ ደረት ንላዕሊ ብዘይዝኾነ መጠን ይቕረ ክንብል ጸዋዕታ ኣቕሪቡልና እዩ በሉ።
አብዝ መዳይ እዚ ቅዱስ አቦና ከም ዘመልከትዎ ምሕረት ምግባር መሰረታው መዳይ ክርስቲያናዊ ህይወት እዩ ክብሉ አስመሩሉ። ድሕሪ እዚ ክርስቶስ ኣብ ወንጌል ብዛዕባ ሓደ ምስ ጐይታኡ ኣዝዩ ብዙሕ ዕዳ ዝነበሮ ግን ከኣ ካብ ንጹሕ ምሕረት ጐይታኡ እትሓድገሉ ሰብ ብምጥቃስ ስዒቡ ግና ንሓደ ካብቶም ኣገልገልቲ ብጾቱ ዕዳ ንዝነበሮ ከምኡ ዓይነት ምሕረት ዘይገበረ እሞ ንመቕጻዕቲ ዝተገብአ ኣገልጋሊ ከም ምሳሌ ገይሩ ከም ዘቕረበሎም ኣስተምሃሩ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ጐይታናን መድሓኒናን ኢየሱስ ክርስቶስ በዘን ቃላት እዚኣተን ውህበትን ይቕረ ምባልን መሰረት ህላዌናዩ ብምባል የዘኻኽሩና። ምኽንያቱ ኩሉ ብኣምላኽ ካብቲ ፍጹም ፍቕሩ ተዋሂብና እዩ። ነፍሲ ወከፍና ድማ ነዚ ደግነት ኣምላኽ እዚ ምላሽ ብምሃብ ፍጹማት ኢና ክንብል ኣይንኽእልን ኢና። ስለዚ ናጻ ተግባር ምሕረት ምንጪ ህላዌና እኳ እንተኾነ ንሓድሕድና ተሰማሚዕና ንኽንነብርን ካብቲ ዝኸብደና ነገራት ሓራ ንምውጻእን ብሓባር ንኽንነብር እቲ ዝበለጸ ሕጊ ምዃኑ ድማ ቅዱስ ኣቦና ብኣጽንዖት ኣስመሩሉ። ርእሰ ሊቃነ ጳጳሳት ወሲኾም ከም ዝገለጽዎ ንቅዱስ ጴጥሮስ ይቕረ ምባል እንታይ ማለት ምዃኑ እውን ጠቒሶም። ሓደ ካብቶም ናይ ቀረባ ደቀ መዛሙርቱ እኳ እንተነበረ ንጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ እዋን ሕማማቱ ከም ሓደ ከም ዘይፈልጦ ሰብ ኮይኑ ምስ ከሓዶ ድሓር ግና ነቲ ዝተንስአ ክርስቶስ ምስ ረኣዮ ጐይታ ድማ ስምዖን ተፍቅረኒ ዲኻ ክብል ሓተቶ፣ በዚ ከምዚ ድማ ሰዓበኒ ዝብል ጻውዒት ኣቕረበሉ ክብሉ ኣስተንተኑ። ኣብ መደምደምታ ቅዱስነቶም እዚ ወላ ሓንቲ ከም ዘይተፈጸመ እዩ ዝመስል ዝነበረ በሉ፣ ንክርስቶስ ምኽሓዱ ፈጺሙ ዘይተፈጸመ እዩ ዝመስል። እታ ይቕረ እትብልን እተሕውየናን ፍቕሪ ኣዝያ ሓያል ካብ ምዃና እተላዕለ ነቲ ቐዳማይ ሃዋርያ ተልኽኡ እተረጋግጽ እያ ዝነበረት ክብሉ እውን ኣስተንትንኦም ዛዘሙ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮም መበል 14 ምእንትቶም ብዕለት 11 መስከረም 2001 ብግብረ ሽበራውያን መጥቃዕትታት ሕይወቶም ዝሰኣኑ ግዳያት ጸልዮም፣ ነታ ብውግእ እተዓኑ ዘላ ዓለምና ድማ ሰላም ክሰፍና ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማለ ሰንበት ደድሕሪ ጸሎት መልኣከ እግዚኣብሔር ኣብ ዘመሓላለፍዎ ቃል ሰላምታን ምሕፅንታን ቅድሚ ክልተ መዓልቲ መበል 25 ዓመት ናይቲ ብዕለት 11 መስከረም ኣብ ሕቡራት መንግስታት ኣሜሪካ እተፈጸመ ግብረ ሽበራዊ መጥቃዕትታት ዘኪርና ኢና በሉ። ኣብ ኒውዮርክ፣ ዋሽንግተን ዲሲ፣ ፔንሲልቫንያን ብተተሓሓዘ ግብረ ሽበራዊ መጥቃዕትታት ዳርጋ 3,000 ሰባት ሞይቶም እዮም። ካብ ዕለት 11 መስከረም 2001 ንነጀው ድማ ብኣማይት ዝቝጸሩ ሰባት ሕይወቶም ስኢኖም ኣለዉ። ወሲኾም ድማ ቅዱስ ኣቦና ምእንትቶም ሕይወቶም ዝሰኣኑን ነቶም ኣብታ ናይ ሓዘን መዓልቲ ዝቖሰሉን ሰባትን ደጊሞም ኣብ ጸሎት ከም ዝዝክርዎም ኣረጋገጹ። ርእሰ ሊቃነ ጳጳሳት ኣስዒቦም ንብዙሓት ኣሕዋትና ናሓትናን ግጭትን ዓመፅን ኣብ ዘጥቃዓሉ ዘሎ እዋን ጐይታ ንዓለም ውህበት ሰላም ምእንቲ ክህባ ኵላትና ኣብ ጸሎት ክንጽመድ እዕድመኩም ኣለኹ በሉ። እቲ ቅድሚ 25 ዓመት ዘጋጠመ ዘሕዝን ፍጻሜ ንሰላም ዘሎና ተጸምዶ ብቐዳምነት ብጸሎትን ኣማላድነትን ድንግል ማርያም ዳግም ንኽነሐድሶ ከም ዝድርኸና እውን ገለጹ። ርእሰ ሊቃነ ጳጳሳት ልዮም መበል 14 ነቶም ካብ መላእ ዓለም ዝመጹ ኣባላት ማሕበራት በነዲክቶሳውያን ሰቡትን ኣንስትን ኣብ ክርስቶስ ዘለዎም መሰረት ክዕምቑን ናይ ጸሎትን ሕብረትን ምስክርነት ከወፍዩ ኣተባብዕዎም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮም መበል 14 ዝሓለፈ ቐዳም ንተሳተፍቲ ዓውደ መጽናዕቲ ዓለም ለኻዊ ሕብረት ገዳማት ቅዱስ በነዲክቶስ ተቐቢሎም ኣብ ዘካፈልዎም ቃለ ምዕዳን ስለቲ ጸሎቶምን ትሕትናን ጽሞናን ዝዓሰሉ ህላዊኦምን ከምኡውን ዕለታውን ስውርን መስዋእትታት ገዳማዊ ሕይወቶም ኣመስገንዎም። እዚ ኣብ 2001 እተመስረተ ዓለም ለኻዊ ሕብረት ገዳማት በነዲክቶሳውያን ንመብዛሕትአን ካብ ስድራ ቤት በነዲክቶሳዊ ገዳም ዝኾና ማሕበራትን ገዳማትን ዘጣመረ ምንቅስቓስ እዩ። ኣብ መላእ ዓለም ድማ ኣስታት 13,000 መነኮሳት ደናግል ንስርዓተ ሕጊ ምንኩስና ቅዱስ በነዲክቶስ ዝስዕባ ኣለዋ። ርእሰ ሊቃነ ጳጳሳት ልዮን ኣብቲ ዘካፈልዎ ቃል ምዕዳን ኣብዚ ሕብረት እዚ ገለ ናይ ደቂ ተባዕትዮ ኣባላት ከም ዘለዉ እውን ኣፍልጦ ድሕሪ ምሃብ ንዕዮ እዚ ሕብረት ገዳማት ከም ክፍሊ ናይቲ ኣብ ውሽጢ ስድራ ቤት ስርዓት በነዲክቶስ ዝካየድ ቀጻሊ ናይ ሕብረትን ምትሕብባርን ጉዕዞ ምዃኑ እውን ኣመልከቱሎም። ናይ ነፍሲ ወከፍ ሰብ ፍሉይ ባህሪ ናይ ኩሉ ሃብቲ ዝኾነሉ መንፈሳውን ሲኖዳውን ኣገዳስነት ከም ዘለዎ እውን ኣጉልሑ።
نتر سلیکان با پاسات فرانچسکو بزعبا بندیکتو ساویان زگلت و بمزکارد ما بطی کگلت زی کال مکور فقری زسف حلبی بمبال مسکرولوم. كدوسنا توموسي خوم بز خمز دما اب كريستوس سور سريدوم مهلاومن نمحبرس بنديكتو ساويان بزوح فرا ونجيل نخفريو كمز خلومن غليصوم رساليك انا باباسات كمز غلصو بزعباتي اب قربا اوان اب سوبياكون مونتو كاسينون زركب غدامات بنديكتو ساويان زغبرو حوارياو مبصح بمتقاس سرعات قدام بندكتو ساويان نتي كابنشتو زرعيز بقل عبي اوم زخونا ونجيل مسالي كم ززكرون قليزوم كمون نتي بندكتو ساويان عمل لعالم زقبرو وصعري عب كريستوس سور نخسدون كم هياون نايت الوت مسكرنات غيروم نخاقل قلو زقبرو وطبقسو تعتوون عبي تأمرتن تنبيتاو وهبتن يو كبلو قلزوو بفلاي كا أبزيزن حقن هيوتن حبرتن سلامن أبزهال واللؤوان رسالي كان باباسات أسعبهم نتي رسالي كان باباسات كدوس باولو شارشاي بزعبا سرعة هيوت بنديكتو ساويان سألوتن مصنعتن سراحن كمزت عمره غيروم سلطانين منفسا وحايلن نمسفحفح عمانقو هزبتات حدنت نممعبالن كمزح قزة قليزهم ندك آنستيو بنديكتو ساويان انتلاي بإلكترونيكاو مسار حيتا

ሰለት ዓለምና ብሓባር ክንመላለስ ጻውዒት ኣቕሪቦም ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንደቂ ሰብ ንምክፋል ብሓባር ስጉምቲ ክወስዱ ዘኽእሎም ጻውዒት ብምዝካር እውን መደረ ኣካፈሉ። ብፁእ ካርዲናል ክዋካ ኣብ መደረኦም ካብ ትውፊታትን ባህልታትን ሃይማኖታትን ኣህጉራትን ሓሊፍና ምእንቲ ሰላምን ተስፋን ናይታ ዝቆሰለት ዓለምና ብሓባር ንመላለስ ብምባል ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብታ ግሩም ሰብኣውነት ዘርእስታ ናይ መጀመርታ ዓዋዲት መልእኽቶም ዘቕረብዎ ጻውዒት ምላሽ ንምሃብ ክብረት ኣሕዋትናን ኣሓትናን ምስ ተተንከፈ ፖለቲካ ንድራማታት ደቂ ሰብ ምላሽ ምስ ዘይህልዎ ቁጠባ ኣንጻር ሰብ ምስ ዝኸውን ወይ ከዓ ስነ ፍልጠት ደረት ሜላኡ ምስ ዝሓልፍ ቤተ ክርስቲያን ምስ ካልኦት ክርስቲያን ምእመናን ተኸተልቲ ኻልእ ሃይማኖታትን ሓቢርና ንምቁፅጻር ዘይኮነስ ንሕብረት ንምግልጋል ድምፃ ከተስምዕ ኣለዋ ንዝበልዎ ጠቒሶም ሰፊሕ ቃለ ምዕዳን ኣካፈሉ። ብፁእ ካርዲናል ጆርጅ ጃኮቭ ክዋካ ነዚ መደረ እዚ ኣብቲ ዝሓለፈ ሓሙስ ዕለት 10 መስከረም ኣብ ቦናስ ኣይረስ ኣርጀንቲና ኣብ ዝርከብ ወርቃዊ ኣዳራሽ ቲያትሮ ኮሎን ካብ ሰዓት 10 ናይ ንግሆ ጀሚሩ ኣብ መንጎ ሃይማኖታት ኣብ ዝተኻየደ ምይይጥ በብዓይነቱ ፍልልያት ሓበራዊ መንገዲ ናብ ሕውነት ዘርእስቱ ኣኼባ እዩ ዝነበረ። በዚ ከምዚ ድማ ኣብቲ ካብ ዕለት 9 ክሳብ ሎሚ ዕለት 14 መስከረም ናብ ርእሰ ከተማ ኣርጀንቲና ኣብ ዝገብርዎ ምብጻሕ ንመጀመርታ ግዜ ዘቕረብዎ ህዝባዊ መደረ እዩ ዝነበረ። ኣብቲ ብኸንቲባ ርእሰ ከተማ ኣርጀንቲና ጆርጅ ማክሪ እተኸፍተ ኣኼባ 60 ዝኾኑ ተወከልቲ ተፈላለየ ሃይማኖታውያን ማሕበራት ተረኺቦም ነበሩ። ደድሕርቲ ብፁእ ካርዲናል ክዋካ ዘቕረብዎ መደረ እቶም ተሳተፍቲ በቲ ዋና ዳይሬክተር ሃይማኖታዊ ጉዳያት ማርያ ደል ፒላር ቦስካ ዝመርሖ ምይይጥ ሓሳባቶም ተለዋወጡ። ብፁእ ካርዲናል ክዋካ ከም ዝገለጽዎ ሃይማኖት ብመሰረቱ ብዛዕባ ምትእስሳር እዩ ዝዛረብ። ስለዚ ድማ ሓቀይና እምነት ክንነብርን ከሎና ንርክባት የደልድሎ ንሕብረተሰብ ከዓ ብልጽግና ይህቦ። ኣብዚ ግዜና ኸዓ ነቲ ምስ ምክፍፋልን ምፍልላይን ዘይምግዳስን ዝቃወም ሓቀኛ ሰብኣዊ ርክባት ዘለዎ ኣገዳስነት ምድጋም ክሳብ ክንደይ ህጹጽ ኮን እዩ ክብሉ መስከሩ። ብፁእ ካርዲናል ክዋካ ከም ዝገለጽዎ እቲ ናይ መወዳእታ ሸቶ ሰላም እዩ። እዚ ኸዓ ቀንዲ ፍረ ነገር ርእሰ ሊቃነ ጳጳሳት ልዮን መበል 14 እዩ። እዚ ረቂቕ መብጽዓ ኣይኮነን፣ እዚ ጭቡጥ ተልኾ እዩ። መዓልታዊ ኾነ ኣብ ኩሉ ቦታ ክፍጸም ዘለዎ ተግባር ፍቕሪ እዩ በሉ። በዚ ምኽንያት ድማ ኣብ ስድራ ቤትናን ማሕበረሰብናን ድልድላት ዝሃንጹን ንሰላም ዝምህሩን መራሕቲ ክንከውን ተጸዊዕና ኢና። ኣብ መንጎ ሃይማኖታውን ይቁመናውን ምይይጥ ዘተባብዑን ዝነብሩን ሰብኡትን ኣንስትን ንፍጥረት ከም ሓባራዊ ቤትና ዝሓልዩ ንሕይወት ክብሪ ነፍሲ ወከፍ ወዲ ሰብ ዝጣበቑ ብፍላይ ከኣነቶም ኣዝዮም ተነቀፍቲ ዝኾኑ ሰባት ዘዕቁቡ ንሃይማኖታዊ ነጻነት ኣድልዎ ኣብ ዘለዎ ስፍራ ንባህሊ ምርኻብ ዝሰርሑ ንኹን። እዚ መብዛሕትኡ ግዜ ስቕ ዝበለ ግን ከዓ ቀጻልን ትብዓት ዝሓትትን ኣገልግሎት እዩ። ነቲ ርእሰ ሊቃነ ጳጳሳት ዝበልዎ ኣጽዋር ዘይብሉን ኣጽዋር ዘራግፍን ሰላም ንምህናጽ ድሮ ጭቡጥ መንገዲ እዩ በሉ። ብፁእነቶም ደጊሞም ኣብ ናይ እምነት ትውፊታትና ሱር ዝሰደዱ ምዃን ክብሃልን ከሎ ነቶም ካብ እተፈላለየ ድሕረ ባይታ ዝመጹ ሰባት ግሉጽነትን ጽኒልካ ምስማዕን ኣኽብሮትን ከነማዕብል ኩሉ ሳዕ ንሰብኣውነትን ንሰብኣዊ ክብርን ርክባትን ሓባራዊ ባህርያትናን ኣብ ማእከል ምግባር ማለት እዩ። ካርዲናል ክዋካ ስዒቦም ነዚ ብቐረባ ብምስዓብ ሓጐስ ዝረኸቡ ርእሰ ሊቃነ ጳጳሳት ፍራንቸስኮ ጠቒሶም ድማ ርክባት ክሃንጹ ዝኽእሉን ሓቀኛ ሰብኣዊ ሕውነት ከደልድሉ ዝደልዩ ሰብኣይ ክብሉ ተዘክሮኦም ገለጹ። ዕላማ ናይዚ ኣብ ኣርጀንቲና እተገብረ ኣኼባ ሕውነትን ምይይጥን ንምድንፋዕ ሓድሽ ማእሰር ሓባራዊ ርክብ ንምድልዳል ኣብ ሓደ እዋን ከዓ ሰላም ንምምዕባል ፍርያም ባይታ ኮይኑ የገልግል ዘሎ እዩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ከም ዘዘኻኽሩና ርግኣትን ሰላምን ብሓባራዊ ምፍርራሕ ወይ ዕንወትን ሞትን ብዝረአ ኣጽዋር ዘይኮነስ ርትዓውን ሓቀይናን ሓላፍነት ዝስምዖን ምይይጥ እዩ ዝህነጽ ክብሉ እውን መስከሩ። ሕውነት ንምድልዳል ይብሉ ብፁእ ካርዲናል ክዋካ ኣወዳትን ኣዋልድን ናይ ሓደ ኣቦ ምዃናን ማዕረ ሰብኣዊ ክብሪ ከም ዘለናን ከምኡውን ከም ደቂ ሰብ መጠን ኣድማሳዊ ባህጊ ሰላም ከም ዘሎናን ኣፍልጦ ክንህበሉ ኣለና።
ይኹን እምበር ዝያዳ ስምምዓትን ወግዓዊ መብጻዕታትን ምፍራም ጥራይ ንባዕሉ ብዙሕ ከም

0: ዘይተዓወተውን ኣፍልጦ ክንህበሉ ኣለና። እቲ ዘድሊ ብዘይ ኣድልዎ ወይ ንዕቀት ኣብ ዝርርብ ንምስታፍ ብሓቂ ፍቓደኛ ምዃን እዩ በሉ። ብፁእነቶም ከም ዝገለጽዎ ኣብ መንጎ ሃይማኖታት ዝግበር ዝርርብ ንምድንፋዕ ፍልልያትና እናኽበርና ሓደ ነቲ ሓደ ማዕርነት ከም ዘለዎ ኣፍልጦ ክንህበሉ ኣለና። እዚ ድማ ክፉት ኣእምሮ ከምኡውን ብዘይ ጽልኢ ናይ ምስምማዕ ክእለት ዝሓትት እዩ። ንደቂ ሰብ ሰብኣውነት ንምግባር ናብቲ ሓደ ከም ጎረቤት ኣፍልጦ መሃብ ዝብል መበገሲ ነጥቢ ክንምለስ እውን ኣለና። እንተኾነ ግን ፍልጠትን ተመክሮን ምክፋል ንሓድሕድና ንምምሕያሽ ከምኡውን ንረብሓ ኩላትና ሓባራዊ መብጻዓታት ንምእታው ናብ ደቂ ሰባት ንምቕራብ ዝሕግዝ ሓባራዊ ስነ ምግባራዊ ስርዓታት እውን ኣፍልጦ ክንህበሉ ኣለና በሉ። ከም ጭቡጥ ግብራዊ ሓሳባት ናይ ዞም ህየንተ ናይቲ ብዛዕባ ጉዳያት ኣብ መንጎ ሃይማኖታት ዝግበር ዘተ ዝኾኑ ብፁእ ካርዲናል ክዋካ ኣብ መንጎ ሃይማኖታት ዝምስረቱ ጉጅለታት ናይ ምሕዝነት ምይይጥ ዝኾኑን ናብ ሕውነት ዝቕየሩን ከም ኣሕዋትን ኣሓትን ዝገብሩና ኣብቲ ሓደ ኣቦ ምእማን ዘለዎ ሓጎስ ዘምፅኡ ንሰላም ዘለና ተጸምዶ ዘሐድሱ እዮም ክብሉ እውን መስከሩ። ንሰባት ብዛዕባ እቲ ርእሰ ሊቃነ ጳጳሳት ልዮን ዝመሃርዎ ሰላም ንምድንፋዕ ኣጽዋር ዘይብሉን ኣጽዋር ዘራግፍን ምስ እንኸውን እዩ ኣብ መንጎ ሃይማኖታት ዝግበር ዝርርብ ከዓ ነዚ ክኸውን ኣለዎ ክብሉ ጻውዒት ኣቕረቡ። ዝርርብ ኣጽዋር ዘይብሉ እዩ። ከመይሲ ካብ ልቢ ኣጽዋር ብምርጋፍ ካብ ኣድልዎ ብምውፃእ ንጸቕጢ ብምንጻግ ከምኡውን ንሕውነታዊ ምልውዋጥ ድሉ ብምዃን ንምክፍፋላትን ግጭታትን ብምሕዳግ እዩ ዝጅምር። ዝርርብ ኣጽዋር ዘጥፍእ እዩ። ከመይሲ እቶም ኣባኡ ዝሳተፉ ቁጣዓን ግጭትን ሓዲጎም ኣብ ክንድኡስ ለውሃትን ምስትውዓልን ጽኒሎም ብሕውነትን ዕርክነትን ክሰማምዑ ስለ ዘኽእሎም እውን ክብሉ ኣስመሩሉ። ኣብ መደምደምታ ብፁእ ካርዲናል ክዋካ ብዛዕባ እቲ ንዓሰርተታት ዓመታት ንጡፍ ኮይኑ ኣብ ኣርጀንቲና ዝቕጽል ዘሎ ኣብ መንጎ ሃይማኖታት ዝግበር ዝርርብ እውን መስኪሮም። ገለ ተበግሶታት ከዓ ቅድሚ ካልኣይ ጉባኤ ቫቲካን ዝጀመረ እዩ። እዚ ድማ ጸኒሑ ዝያዳ ቈራጽነት ከም ዘተባብዕ ኮይኑሎ ሎሚ ብዙሓት ሰበኻታት ነዚ ጉዳይ ዘይተወፈዩ ኣባይቲ ጽሕፈት ኣለውን። ናይ ኣርጀንቲና ጉባኤ ካቶሊካውያን ጳጳሳት ብዛዕባ እዚ ጉዳይ እዚ ዓውደ ሥልጠናታት ይህብ፣ እተፈላለየ ናይ ሥልጠና ማእከላት ድማ መስሪቱ ይርከብ ኣሎ፣ ሰሚናራት ድማ ብተደጋጋሚ ይዳለሎ። ካቶሊካውያን መናብርተ ጥበባት እውን ኣብዛ ዓውዲ እዚ ብንጥፈት ይሳተፋ ኣለዋ። ኣብ ማሕበራዊ መራኸቢታት እውን ብዙሕ ንጥፈታት ከም ዘሎ ዘጠራጥር ኣይኮነን ክብሉ ኣድናቖቶም ገለጹ። ብፁእ ካርዲናል ክዋካ ስዒቦም ኣብ 2002 ካብ 10 ዓበይቲ ሃይማኖታዊ ልምድታት ኣርጀንቲና ዝመጹ ተወከልቲ ኣብቲ ብሃገራዊ ኮሚሽን ፍትሕን ሰላምን ጉባኤ ካቶሊካውያን ጳጳሳት ኣርጀንቲና እተወደበ ሃገራዊ ሕጊ ስነ ትምህርቲ ኣብ እተገብረ ህዝባዊ ክትዕ ተሳቲፎም ኣብ ሓያሎ ካልእ ኣገዳሲ እዋናት እውን ከም ዝተዛተዩ ኣጉልሑ። እዚ ተበግሶ እዚ ልክዕ ከምቲ መራሒ መንግስቲ ቦናስ ኣይረስ ኣብዚ ኣኼባ እዚ እተሳተፈሉ እዋን ብሰናይ ብሓባር ምንባር ኣጸጋሚ ዝገብሩ ጸገማት በብቕሩብ ክፍተሑ ከም ዝኽእሉ ዘርኢ እዩ በለ። ሎሚ ቁጽሮም እናወሰኸ ዝኸይድ ዘሎ ኣብ ኣርጀንቲና ዝርከባ ሃይማኖታት ዝመስረትዎም ጉጅለታት ምንጪ ዓብዪ ተስፋ እዩ። ንላዕለዋይ ቤት ጽሕፈት ቅድስቲ መንበር ድማ ብዛዕባ ብድሆታቶም ጽቡቕ ልምድታቶም ከምኡውን ብዛዕባ እቲ ኣብ መንጎ ዝተፈላለዩ ሃይማኖታዊ ልምድታት ዝግበር ዝርርብ ንምድንፋዕን ንምምሕያሽን ዘለዎም ሓሳባት ምፍላጦም ዓብይን ሓጋዝን ክኸውን እዩ ክብሉ መደረኦም ዛዘሙ። እዚ ዜና ቫቲካን እዩ። እቲ ረድኤት ነታ ምስኪን ዝኾነት ቤተ ክርስቲያን ዝተሰሜየ ጳጳሳዊ ማሕበር ግብረ ሰናይ ኣብ ከተማ ሮማ ዓብዪ ጉባኤ ኣካይዱ። ንኦስትርያዊ የኔታ ፍሪደሪክ በቺና ከም ሓድሽ ኣተሓባባሪ ናይዚ ጳጳሳዊ ማሕበር ግብረ ሰናይ ክኸውን መሪጾም። ዳርጋ 80 ዓመት ይገብር እተመስረተ ማሕበር ረድኤት ነታ ምስኪን ቤተ ክርስቲያን እተሰሜየ ኣብዚ እዋን እዚ ኣብ ልዕሊ 140 ሃገራት ይዓይ ኣሎ። እዚ ጳጳሳዊ ማሕበር ግብረ ሰናይ ምስ ልዕሊ 1300 ዝኾኑ ሰበኻታት ይተሓባበር። ኣብ ዓመት ድማ ልዕሊ 5,000 ዝኾኑ ውጥናት ምዕባልን ግብረ ሰናይን ይድግፍ። ኣብ 24 ሃገራት ሃገራዊ ክፍልታት ኣለዎ። ንመንፈሳዊ ህይወት እቲ ማሕበር ንምምዕባል ዝሕግዙ ሰብ ግብረ ሰናይ ዝኾኑ ኣባላት ቤተ ክርስቲያን ድማ ዝሳተፍዎ እዩ። አብቲ አብ ከተማ ሮማ አብ ዘካሄድዎ ጉባኤ ዞማ ቅላስያውያን ተራዳእቲ ንክቡር የኔታ ፍሬደሪክ በቺና ሓድሽ ላዕለዋይ ኣተሓባባሪ ናይ ዝጳጳሳዊ ማሕበር ግብረ ሰናይ ኮይኖም ከገልግሉ መዘዝዎም። ክቡር የኔታ በቺና ደድሕሪ ምርጫኦም ምስ ዜና ቫቲካን ኣብ ዘካየድዎ ቃለ መሕትት ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ እዚ ማሕበር ንነዊሕ እዋን ዘለዎም ርክብ ዘኪሮም። ኣብዚ እዋን እዚ ኣብ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ጥራይና ተኻፊልና ነርና በሉ ምስ ርእሰ ሊቃነ ጳጳሳት ስእሊ ወሲድና ምስ ቅዱስነቶም ድማ ንሒደት ደቓይቅ ክንዘራረብ ክኢልና ነርና ድማ በሉ። ኣብ ሃገረ ፔሩ ጳጳስ ሰበኻ ቺክላዮ ኣብ ዝነበሩሉ እዋን ሓደ ካብቶም መሻርክቲ ናይዚ ውጥናት ስለ ዝነበሩ ቅዱስነቶም ምሳና ይዓዩ ነበሩ። ብፍላይ ኣብ ዓውዲ ተልእኾ ስብከተ ወንጌል ሓላፍነት ወሲድና ክንሰርሕ ይደልዩና ነይሮም ክብሉ እውን መስከሩ። ምስ ንሓድሕድና ክንራኸብ ኢና ኣብ ዝመጽእ ኢና። እቶም ሓድሽ ኣቦ መንበር ብፁእ ካርዲናል ኩርት ኮኽ እውን ነቲ ንክርስትያናዊ ሓድነት ንምድንፋዕ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ዝመርሑ ዘለዉ ህየንተ እዮም በሉ። ነፍሲ ወከፍና ብዛዕባ ኣድማሳዊት ቤተ ክርስትያን ዓሚቕ ምርዳ ምእንቲ ክንረክብ ድማ ኢና ኣብዚ ንርከብ ዘሎና። ክቡር የኔታ በቺና ኣስዒቦም ስራሕ እዚ ማሕበር ብልክሲ ብዙሓት ለጋሳት ክውን ኮይኑ ከም ዘሎ ኣጉልሑ። ተልኾኡ ገንዘባዊ ሓገዝ ምሃብ ጥራይ ዘይኮነስ ንወንጌላዊ ጉስነት ንምሕጋዝን ንሂወት ቤተ ክርስትያን ዘደልድል ውጥናት ኣብ ምድጋፍን ምዃኑ እውን ገለጹ። ኣብ ከባቢና ዝርከባ ኣብያተ ክርስትያናት ነቶም እተሸገሩ ምእመናን ንሕግዞም ኢና። ሓደ ክፋል ተልኾና ድማ ብዛዕባተን ብምኽንያት እምነተን ዝስደዳ ዘለዋ ኣብያተ ክርስትያናት ተስፋ ንምዃን እዩ በሉ። ብተመሳሳሊ እተን ስደትን መስጎግትን ዝወርደን ዘሎ ኣብያተ ክርስትያናት ናይ ገዛ ርእሰን ፍሉይ ሃብቲ ከም ዘለወን ክንዝክር ድማ ኣሎና። ስለዚ ድማ ተስፋ ኣለዎም ክብሉ እውን ኣስመሩሉ። ብዛዕባ ፍሉይ ውጥናትን ውሳኔታትን እቲ ማሕበር ምስ ተሓተቱ ድማ ክቡር የኔታ በቺና እቲ ኣብ ሮማ እተኻየደ ጉባኤ ናይ ንግዲ ኣኼባ ከም ዘይነበረ ገለጹ። ብፁእ ካርዲናል ኮኽ ብፍላይ ብዛዕባ ተልእኾ ወንጌላውነት ጠቓሚ ዝኾነ ሓሳባት ከም ዘካፈልዎም እውን ኣመልከቱ። ቃላት ብፁእነቶም ንዓና ኣዝዩ ኣገዳሲ እዩ ዝነበረ። ከመይሲ ቀንዲ ሸቶና ንቤተ ክርስትያን ምግልጋልን ንወንጌላዊ ተልእኾ ንምድጋፍን እዩ። ኣብያተ ክርስትያናት ንሃንፅ፣ ንካህናትን ምእመናንን፣ ንሰብፉ ህይወት ሰብኡትን ኣንስትን ቃል ኣምላኽ ንምስባኽ ብዝግባእ ክዳለዉ ድማ ንሕግዞም ኢና። ካልኦት ካቶሊካውያን ውድባት ካባና ብዝሓሸ ስለ ዝሰርሕዎ ጽሩይ ማይ ኣብ ምቕራብ ወይ ኣብ ሕክምናዊ ረድኤት ኣይኮናንን ነተኩር። ኣብዚ እዋን እዚ ብዛዕባ እቲ ቤተ ክርስትያን ዝያዳ ደገፍ ዘድልያ ዘሎ ስፍራ እንክገልጹ ድማ ክቡር የኔታ በቺና ብዛዕባ እቲ ብዙሓት ኣብያተ ክርስትያናት ዝዓነዋሉን ማሕበረሰብ ክርስትና ተመዛቢሎምሉን ዝርከቡ ብዛዕባ ማእከላይ ምብራቕ ጠቒሶም ሳላቶም ደገፍትና ነቶም ኣብቲ ኸባቢ ዘለዉ ማሕበረሰብ ክርስትያን ክንድግፎም ተስፋ ክንህቦምን ካብ ቤቶምን ሃገሮምን ከይወፁ ከነተባብዖም ንኽእል ኣሎና በሉ። ንመዋቕር ቤተ ክርስትያንን ነቶም ኣብኡ ዘገልግሉ ዘለዉ ክርስትያንን ሰብፉይ ህይወትን ገዳማውያንን ገዳማውያትን ብፍላይ ንቤተ ክርስትያን ብህይወት ንኽትቅጽል ዕድል ንምሃብ ንሕግዝ ኣሎና እውን በሉ። ክቡር የኔታ በቺና ስዒቦም ኣብ ኣፍሪቃ ብዙሓት ንክህነትን ገዳማዊ ህይወትን ዝሰናደዉ ኣብ ስነ መዕበያ ንምሕጋዝን ንትምህርትን መጽናዕትን እኹል ኣጋጣሚታት ዘይብሎም ንብዙሓት ናይ ክህነት ጸዋዕታ ዝስምዖም ከም ዘለውውን ጠቒሶም ኣብዚ እዋን እዚ 250 ተምሃርቲ ዘረኣ ክህነት ወይ ካህናት እንተላይ ገሊኦም ኣብ ሮማ ንልዑል ትምህርቲ ዝርከቡ ንድግፎም ኢና በሉ። ካባና ቀጥታዊ ገንዘባዊ ሓገዝ ይረኽቡ እዮም። ከምኡውን እቲ ትካል ኣብ ቬኔዙዌላ፣ ኮሎምቢያ ከምኡውን ካልኦት ብባህርያዊ ሓደጋታትን ግጭት ሓድሕድን ወይ ቅልጡፍ ምላሽ ዘድልዮም ካልኦት ጉዳያት ዝርከብዎም ሃገራት ዘለዋ ኣብያተ ክርስትያን እውን ንድግፍ ኢና። ምስ ብዙሓት ናይ ቀረባት ሓባበርቲ ርእሰ ሊቃነ ጳጳሳት እውን ተዘራሪብና ኢና ድሕር ቢሎም ክቡር የኔታ በቺ ዕላማና ነታ ስደት ዝወርዳ ዘሎ ቤተ ክርስትያን ኣብ ምጥባቕን ምስትውዓልን ስለ ዝኾነ ሓደሓደ ግዜ ብዛዕባ እቲ ቅድስቲ መንበር ወትሩ ብተመሳሳሊ መንገዲ ብግህዶ ክትፈትሖ ዘይትኽእል ጉዳያት ብንጹርን ቀጥታውን መንገዲ ክንዛረብ ከም እንኽእል እውን ነጊሮምን ኣለዉ ክብሉ መግለጺኦም ዛዘሙ።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቐርብ። ናይ ሎሚ ዕለት 14 መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮም መበል 14 ንናይ ግሪክ ኦርቶዶክሳዊት ቤተ ክርስቲያን ኣንጾኪያን መላእ ምብራቕን ፓትርያርክ ብፁእ ኣቡነ ዮሃና 10 ሰዓብቶምን ንሃዋርያዊ ልኡኽ ቅድስቲ መንበር ኣብ ሩዋንዳ ንብፁእ ሊቀ ጳጳሳት ኦርናልዶ ካታላንን ንሃዋርያዊ ልኡኽ ቅድስቲ መንበር ኣብ እስራኤልን ሃዋርያዊ ተወካሊ ኣብ ኢየሩሳሌምን ንብፁእ ሊቀ ጳጳሳት ጆርጆ ሊንጓን ንተወከልቲ ማሕበር ምትሕግጋዝ ሕሙማን ፊብርዮሲስን ስድራ ቤቶምን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ኣብ ስርዓተ ምኽፋት ምርኢት ሃዋርያዊ ቤተ መዛግብቲ ቫቲካን ከም እተረኽቡን ናይ ቅድስቲ መንበር ቤት ጽሕፈት ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 14 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮም መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ንኣባላት ተሳተፍቲ ጉባኤ ዓለምለኻዊ ማሕበር ሕብረት ገዳማት በነዲክቶሳውያን ተቐቢሎም ዘካፈልዎም ቃለ ምዕዳን ብፁእ ካርዲናል ኩዋካ ኣብቲ ኣብ ከተማ ቦናስ ኣይረስ ኣርጀንቲና ተኻየደ ኣኼባ ናይ ዝተፈላለዩ ሃይማኖታት ተረኺቦም ዘካፈልዎ መደረ ሓድሽ ተሓባባሪ ማሕበር ረድኤት ነታ ምስኪን ዝኾነት ቤተ ክርስቲያን ቸርች እኒድ ምስ ዜና ቫቲካን ዘካየድዎ ቃለ መሕትት ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 14 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ኽትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮም መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ንጽልን ምክፋልን ዓመፃን ንምቅዋም ከምኡውን ሰላምን ፍቕርን ንምድንፋዕ ከምቲ ክርስቶስ ምሕረት ዝገበረልና ብዛዕባ ንኻልኦት ይቕረ ምባል ዘለዎ ሓይሊ ኣመልኪቶም የስተንትኑ። ርእሰ ሊቃነ ጳጳሳት ልዮም መበል 14 ዝሓለፈ ሰንበት ዕለት 13 መስከረም ካብ ሃዋርያዊ መስኮት ነቶም ኣብ ቅርዓት ቅዱስ ጴጥሮስ ንጸሎት መላእከ እግዚኣብሔር ዝተኣከቡ ምእመናን ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ምሕረት ምግባር ንዅሉ ሰብኣዊ ጽልእን ቂምን ምክፍፋልን ክስዕሮ ዝኽእል ምዃኑን ነቲ መድሓኒት ዝኾነ ፍቕሪ ከም ዘስፍሕ ኣስተምሂሮም ይቕረ ምባል ኣድላዩ ብዘይካኡ ድማ ብሰላም ክንነብር ኣይንኽእልን ኢና ውዒሉ ሓዲሩ ግጭታት ክኽሰት ቂም ከምኡውን ሕነ ምፍዳይ ኮይኖም ኣብ ልብናን ኣብ መንጎ ህዝብታትን ይለዓሉ እዮም። እዚ ተግባራት እዚ ድማ ንርክባትና የበላሽዎ ንስድራ ቤታት ይኸፋፍልን ከምኡውን ውግእ የለዓል ክብሉ ኣጠንቀቑ። ወላውን ኣብቲ ስጋውን ስነ ምግባራውን ድኽነት ደቂ ሰባት ንኣድማስ ዘጸልመተሉን ነቲ መንገዲ ዘየተኣማምን ኣብ ዝገበሮ ስፍራ ምሕረት ምግባር ጥራዩ ሓራ ዘውፅኣናን ብርሃን ዝህበናን ይቕረ ምባል ልክዕ ከም ህዱእ ንፋስ ክሳብ ፀሓይ ዳግም እትበርቀሉ ሰዓት ነቲ ገዚፍ ደመና ክፋኣት እውን ክብትኖ ይኽእል እዩ። ርእሰ ሊቃነ ጳጳሳት ኣስዒቦም እምበኣር ድንግል ማርያም ኣደ ምሕረት ኩሉ ሳዕ ዋላ እውን ናይ መጀመርታ ስጉምቲ ምውሳድ ኣጸጋሚ ኣብ ዝኾነሉ እዋን ይቕረ ክንብል ክትሕግዘና ከምኡውን ብትብዓትን ብጽንዓትን ነቲ ጽልኢ ዝስዕርን ንዅሉ ቂማ ጽዋር ዘጥፍእ ነቲ ህዱእ ፈውሲ ፍቕሪ ዝኾነ ብርሃን ከተስፍሖ ንለምና ክብሉ ተማሕጸኑ። ርእሰ ሊቃነ ጳጳሳት ልዮም መበል 14 ቐጺሎም ብዛዕባ እቲ ካብ ወንጌል ማቴዎስ እተወስደ ናይ ዕለቱ ንባብ ወንጌል ኣስተንተኑ ሐዋርያ ጴጥሮስ ንጐይታናን መድሓኒናን ኢየሱስ ክርስቶስ ንሓደ ዝበደለካ ሰብ ክንደይ ጊዜ ይቕረ ኽትብለሉ ከም ዘለካ ክሳብ 7 ሳዕዶ ክብል ከም ዝሓተቶ ጠቒሶም ጐይታናን መድሓኒናን ኢየሱስ ክርስቶስ ከኣ 70 ጊዜ 7 እምበር 7 ጊዜ ጥራይ ኣይኮነን እብለኩም ኣለኹ ክብል መለሰሉ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ 7 ኣብ ቅዱስ መጽሓፍ ምልኣት እዩ ዘመልክት ብምባል ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ክርስቲያን ምእመናን መጠን ካብ ኩሉ ደረት ንላዕሊ ብዘይዝኾነ መጠን ይቕረ ክንብል ጸዋዕታ ኣቕሪቡልና እዩ በሉ። አብዝ መዳይ እዚ ቅዱስ አቦና ከም ዘመልከቱዎ ምሕረት ምግባር መሰረታው መዳይ ክርስቲያናዊ ህይወትዩ ክብሉ አስመሩሉ ድሕሪ እዚ ክርስቶስ ኣብ ወንጌል ብዛዕባ ሓደ ምስ ጐይታኡ ኣዝዩ ብዙሕ ዕዳ ዝነበሮ ግን ከኣ ካብ ንጹሕ ምሕረት ጐይታኡ እትሓድገሉ ሰብ ብምጥቃስ ስዒቡ ግና ንሓደ ካብቶም ኣገልገልቲ ብጾቱ ዕዳ ንዝነበሮ ከምኡ ዓይነት ምሕረት ዘይገበረ እሞ ንመቕጻዕቲ ዝተገብአ ኣገልጋሊ ከም ምሳሌ ገይሩ ከም ዘቕረበሎም ኣስተምሃሩ ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ጐይታናን መድሓኒናን ኢየሱስ ክርስቶስ በዘን ቃላት እዚኣተን ውህበትን ይቕረ ምባልን መሰረት ህላዌና እዩ ብምባል የዘኻኽሩና ምኽንያቱ ኩሉ ብኣምላኽ ካብቲ ፍጹም ፍቕሩ ተዋሂብና እዩ ነፍሲ ወከፍና ድማ ነዚ ደግነት ኣምላኽ እዚ ምላሽ ብምሃብ ፍጹማት ኢና ክንብል ኣይንኽእልን ኢና ስለዚ ናጻ ተግባር ምሕረት ምንጪ ህላዌና እኳ እንተኾነ ንሓድሕድና ተሰማሚዕና ንኽንነብርን ካብቲ ዝኸብደና ነገራት ሓራ ንምውፃእን ብሓባር ንኽንነብር እቲ ዝበለጸ ሕጊ ምዃኑ ድማ ቅዱስ ኣቦና ብኣጽንዖት ኣስመሩሉ ርእሰ ሊቃነ ጳጳሳት ወሲኾም ከም ዝገለጽዎ ንቅዱስ ጴጥሮስ ይቕረ ምባል እንታይ ማለት ምዃኑ እውን ጠቒሶም ሓደ ካብቶም ናይ ቀረባ ደቂ መዛሙርቱ እኳ እንተነበረ ንጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ እዋን ሕማማቱ ከም ሓደ ከም ዘይፈልጦ ሰብ ኮይኑ ምስ ከሓዶ ድሓር ግና ነቲ ዝተንስአ ክርስቶስ ምስ ረኣዮ ጐይታ ድማ ስምዖን ተፍቅረኒ ዲኻ ክብል ሓተቶ በዚ ከምዚ ድማ ሰዓበኒ ዝብል ጻውዒት ኣቕረበሉ ክብሉ ኣስተንተኑ ኣብ መደምደምታ ቅዱስነቶም እዚ ወላ ሓንቲ ከም ዘይተፈጸመ እዩ ዝመስል ዝነበረ በሉ ንክርስቶስ ምኽሓዱ ፈጺሙ ዘይተፈጸመ እዩ ዝመስል እታ ይቕረ እትብልን እተሕውየናን ፍቕሪ ኣዝያ ሓያል ካብ ምዃና እተላዕለ ነቲ ቐዳማይ ሃዋርያ ተልኽኡ ተረጋግጽ እያ ዝነበረት ክብሉ እውን ኣስተንትንኦም ዛዘሙ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮም መበል 14 ምእንትቶም ብዕለት 11 መስከረም 2001 ብግብረ ሽበራውያን መጥቃዕትታት ሕይወቶም ዝሰኣኑ ግዳያት ጸልዮም ነታ ብውግእ እተዓኑ ዘላ ዓለምና ድማ ሰላም ክሰፍና ጻውዒት ኣቕሪቦም ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማለ ሰንበት ደድሕሪ ጸሎት መላእከ እግዚኣብሔር ኣብ ዘመሓላለፍዎ ቃል ሰላምታን ምሕፅንታን ቅድሚ ክልተ መዓልቲ መበል 25 ዓመት ናይቲ ብዕለት 11 መስከረም ኣብ ሕቡራት መንግስታት ኣሜሪካ ተፈጸመ ግብረ ሽበራዊ መጥቃዕትታት ዘኪርና ኢና በሉ ኣብ ኒውዮርክ ዋሽንግተን ዲሲ ፔንሲልቫንያን ብተተሓሓዘ ግብረ ሽበራዊ መጥቃዕትታት ዳርጋ 3,000 ሰባት ሞይቶም እዮም ካብ ዕለት 11 መስከረም 2001 ንነጀው ድማ ብኣማይት ዝቝጸሩ ሰባት ሕይወቶም ስኢኖም ኣለዉ ወሲኾም ድማ ቅዱስ ኣቦና ምእንትቶም ሕይወቶም ዝሰኣኑን ነቶም ኣብታ ናይ ሓዘን መዓልቲ ዝቖሰሉን ሰባትን ደጊሞም ኣብ ጸሎት ከም ዝዝክርዎም ኣረጋገጹ ርእሰ ሊቃነ ጳጳሳት ኣስዒቦም ንብዙሓት ኣሕዋትና ናሓትናን ግጭትን ዓመፅን ኣብ ዘጥቃዓሉ ዘሎ እዋን ጐይታ ንዓለም ውህበት ሰላም ምእንቲ ክህባ ኩላትና ኣብ ጸሎት ክንጽመድ እዕድመኩም ኣለኹ በሉ እቲ ቅድሚ 25 ዓመት ዘጋጠመ ዘሕዝን ፍጻሜ ንሰላም ዘሎና ተጸምዶ ብቐዳምነት ብጸሎትን ኣማላድነትን ድንግል ማርያም ዳግም ንኽነሐድሶ ከም ዝድርኸና እውን ገለጹ ርእሰ ሊቃነ ጳጳሳት ልዮም መበል 14 ነቶም ካብ መላእ ዓለም ዝመጹ ኣባላት ማሕበራት በነዲክቶሳውያን ሰቡትን ኣንስትን ኣብ ክርስቶስ ዘለዎም መሰረት ክዕምቑን ናይ ጸሎትን ሕብረትን ምስክርነት ከወፍዩ ኣተባብዕዎም ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮም መበል 14 ዝሓለፈ ቐዳም ንተሳተፍቲ ዓውደ መጽናዕቲ ዓለም ለኻዊ ሕብረት ገዳማት ቅዱስ በነዲክቶስ ተቐቢሎም ኣብ ዘካፈልዎም ቃለ ምዕዳን ስለቲ ጸሎቶምን ትሕትናን ጽሞናን ዝዓሰሎ ህላዊኦምን ከምኡውን ዕለታውን ስውርን መስዋእትታት ገዳማዊ ህይወቶም ኣመስገንዎም እዚ ኣብ 2001 እተመስረተ ዓለም ለኻዊ ሕብረት ገዳማት በነዲክቶሳውያን ንመብዛሕትአን ካብ ስድራ ቤት በነዲክቶሳዊ ገዳም ዝኾና ማሕበራትን ገዳማትን ዘጣመረ ምንቅስቓስ እዩ ኣብ መላእ ዓለም ድማ ኣስታት 13,000 መነኮሳት ደናግል ንስርዓተ ሕጊ ምንኩስና ቅዱስ በነዲክቶስ ዝስዕባ ኣለዋ ርእሰ ሊቃነ ጳጳሳት ልዮን ኣብቲ ዘካፈልዎ ቃል ምዕዳን ኣብዚ ሕብረት እዚ ገለ ናይ ደቂ ተባዕትዮ ኣባላት ከም ዘለዉ እውን ኣፍልጦ ድሕሪ ምሃብ ንዕዮ እዚ ሕብረት ገዳማት ከም ክፍሊ ናይቲ ኣብ ውሽጢ ስድራ ቤት ስርዓት በነዲክቶስ ዝካየድ ቀጻሊ ናይ ሕብረትን ምትሕብባርን ጉዕዞ ምዃኑ እውን ኣመልከቱሎም ናይ ነፍሲ ወከፍ ሰብ ፍሉይ ባህሪ ናይ ኩሉ ሃብቲ ዝኾነሉ መንፈሳውን ሲኖዳውን ኣገዳስነት ከም ዘለዎ እውን ኣጉልሑ نتر سلیکان با پاسات فرانچسکو بزعبا بندیکتو ساویان زگلت و بمزکار دما بطی کگلت زی کال مکور فقری زسفح لبی بمبال مسکرولوم. کدوسن نتو موسیخوم بزخمز دما اب کرستوس سور سریدوم مهل لاومن نمحبر سب بندیکتو ساویان بزحفر ونگیل نخفریو کم زخلومن گلیزوم. رسالی کانوا پاسات کم زگلت و بزعباتی اب کربا اوان اب سوبیاکون مونتو کاسینون زرکب گدامات بندیکتو ساویان زگبر و حواریو مبصاحب متکاس سرعات گدام بندیکتو ساویان نتی کابنیشتو زر ایز بکل عبی اوم زخونه ونگیل مثالی کم ززکرون گلیز اوم. کمون نتی بندیکتو ساویان عمل لعلم زگبر و سعری اب کرستوس سور نخسد دون کم هیاون نایت الوت مسکرنات گیروم نخاگل گلو زگبر و تبگسو تعتون عویت امرتن تنبیتاو هبتنیو کبلو گلزو. بفلای که ابزت ان حقن هیوتن حبرتن سلامن ابزهالو اللووان. رسالی کانبا پاسات اس ایبم نتی رسالی کانبا پاسات قدوس پاولوس شارشای بزعبا سرعات هیوت بندیکتو ساویان صلوتن مصنعتن سراحن کم زت امره گیروم سلطانین منفساو حایلن نمسفحفح امنگو حزبتات حدنت نممعبالن کم زحگزه گلیصوم ندک انستیو بندیکتو ساویان انتلای بیلترونیکاو مسارحیتات حدش نای ممهار اگات امیتات نمهاب زگبرو صعرتاتون بموسا گلصو. رسالی کانبا پاسات هم مدم دمتا نتوم تساتفتی سلطی زوفی وزلو سلوتن سور مسواتی هیوتومن کمون منفساو مسارحی سنملک وطاوی استنتونون محبر سبوم نتین هیوت زگبر وزلو عبرکتون تقیسوم آمسگنووم عبتین حبرت توفیه قرص فقاد کقصلو دما اتبابعووم. کبوراتن کبورانن سماعتنا زی زینا واتیکان ایو عبتی اب کتما بوناس آیرس ارجنتینا زتخایده مییت اب ببینو زعینتو فلیلیات حبراو منگر دحوونت زر استو آخیبا ینت نایت بزعبا گودیات زت نایت فلالی هایمانو تات زحلی لعلوای بیت صحفت کدست منبر بزو کاردینال کواکا کمز اوارتی سلامن تسفان نایت تاز قسلت علمنا بحبار کنم ملالت ساوعی تقریبوم. نتی رسالی کانبا پاسات لیون مبل عصر تربعته ندک ساب نمکفال بحبار سگومتی کوسدو زخلوم صعوعیت بمزکارون مدره کافلو. بچو کاردینال کواکا ام مدره اوم کابتو فیتاتن بحلتاتن حیمانو تاتن احگوراتن حالیفنا منت سلامن تسفان نای تاز قسلت علمنا بحبار نملالس بمبال. نتی رسالی کانبا پاسات لیون مبل عصر تربعته ابتا گروم سبعو نت زرستا نای مجمرتا عوادیت ملغتوم زغربو صعوعیت ملاش نمهاب كبرات احواتنان احاتنان مستتن كفه بولوتيكا ندراماتات دك سب ملاش مس زيه اللوو كتبا انصار سب مس زخوون ويكا اسنا فلتات درت ميلاو مس زحلف بيتا خرستيان مس كالوت كرستيان ممنان تختل تخالة هايمانو تاتن حابيرنا نمكوصوص عار زي كونس نحبرات نمقلقال دمسا كتسمع اللووا نزبلوو تقيسوم سفيح كالا معدانا كافلو. بسو کاردینال جورج جاکوف کواکا نزم درزی ابتز حلف حموس الات عصر تمسکرم ابوناس ایرس ارجنتین ابزرکب ورکاوی ادراش تیاترو کولون کب ساعت عصر تنائی نکو جمیرو ام منگو های منوتات ابزت خایده مییت ببعینتو فلیلیات حبراو منگدین ابحوونت زرستو اخی بایوز نبره. بزخم زدما ابت کاب علت شعات کساب لومی علت عصر تربعت مسکرم نبر سختما ارجنتینا ابز گبرو و مبصح نمجمر تاگ زیز اقربو حزباو مدره یوز نبره. ابتی بخنتی بار سختما ارجنتینا جورج ماکری تخفت اخیبا سساز خونو توکلت تفلالی هایمانو تاویان محبرات ترخیبوم نبرو. دحرت بزو کاردینال کواکا زقربو مدره اتوم تساتفتی بتواننا دایریکتر هایمانو تاو گدایت ماریا دل پیلار بوسکا زمرحومی یت حساباتوم تلواوتو. بزو کاردینال کواکا کم زگلزو هایمانوت بمسررتو بزعبا متسساری ززارب سلزدما حق اینا امنت کنب برن کرلونا نرکبات یدل دلو نحبرت سب که بلسگن نایهبو. عبزق الزينة خاة نتيم اسمك ففالن مفللين زي مقداسن زكاو محق اينيا سبا او ركبات زلوا قداسنت مدقام كساب كندي هسوس كونيو كبلو مسكرو. بسو كاردينال كواكا كمز قلسو اتناي مودا تاشتو سلاميو እዚ ኸኣ ቀንዲ ፍረ ነገር ርእሰ ሊቃነ ጳጳሳት ልዮን መበል 14 እዩ። እዚ ረቂቕ መብጽዓ ኣይኮነን፣ እዚ ጭቡእ ተልኾ እዩ። መዓልታዊ ኾነ ኣብ ኩሉ ቦታ ክፍጸም ዘለዎ ተግባር ፍቕሪ እዩ በሉ። በዚ ምኽንያት ድማ ኣብ ስድራ ቤትናን ማሕበረሰብናን ድልድላት ዝሃንጹን ንሰላም ዝምህሩን መራሕቲ ክንከውን ተጸዊዕና ኢና። ኣብ መንጎ ሃይማኖታውን ኢቁመናውን ምይይጥ ዘተባብዑን ዝነብሩን ሰብኡትን ኣንስትን ንፍጥረት ከም ሓባራዊ ቤትና ዝሓልዩ ንህይወት ክብሪ ነፍሲ ወከፍ ወዲ ሰብ ዝጣበቑ ብፍላይ ከኣነቶም ኣዝዮም ተነቀፍቲ ዝኾኑ ሰባት ዘዕቁቡ ንሃይማኖታዊ ነጻነት ኣድልዎ ኣብ ዘለዎ ስፍራ ንባህሊ ምርኻብ ዝሰርሑ ንኹን። እዚ መብዛሕትኡ ግዜ ስቕ ዝበለ ግን ከኣ ቀጻልን ትብዓት ዝሓትትን ኣገልግሎት እዩ። ነቲ ርእሰ ሊቃነ ጳጳሳት ዝበልዎ ኣጽዋር ዘይብሉን ኣጽዋር ዘራግፍን ሰላም ንምህናጽ ድሮ ጭቡጥ መንገዲ እዩ በሉ። ብፁዕነቶም ደጊሞም ኣብ ናይ እምነት ትውፊታትና ሱር ዝሰደዱ ምዃን ክብሃልን ከሎ ነቶም ካብ እተፈላለየ ድሕረ ባይታ ዝመጹ ሰባት ግሉጽነትን ጽኒልካ ምስማዕን ኣኽብሮትን ከነማዕብል ኩሉ ሳዕ ንሰብኣውነትን ንሰብኣዊ ክብርን ርክባትን ሓባራዊ ባህርያትናን ኣብ ማእከል ምግባር ማለት እዩ። ካርዲናል ኩዋካ ስዒቦም ነዚ ብቐረባ ብምስዓብ ሓጐስ ዝረኸቡ ርእሰ ሊቃነ ጳጳሳት ፍራንቸስኮ ጠቒሶም ድማ ርክባት ክሃንጹ ዝኽእሉን ሓቀኛ ሰብኣዊ ሕውነት ከደልድሉ ዝደልዩ ሰብኣይ ክብሉ ተዘክሮኦም ገለጹ። ዕላማ ናይዚ ኣብ ኣርጀንቲና እተገብረ ኣኼባ ሕውነትን ምይይጥን ንምድንፋ ሓድሽ ማእሰር ሓባራዊ ርክብ ንምድልዳል ኣብ ሓደ እዋን ከኣ ሰላም ንምምዕባል ፍርያም ባይታ ኮይኑ የገልግል ዘሎ እዩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ከም ዘዘኻኽሩና ርግኣትን ሰላምን ብሓባራዊ ምፍርራሕ ወይ ዕንወትን ሞትን ብዝረአ ኣጽዋር ዘይኮነስ ርትዓውን ሓቀይናን ሓላፍነት ዝስምዖን ምይይጥ እዩ ዝህነጽ ክብሉ እውን መስከሩ። ሕውነት ንምድልዳል ይብሉ ብፁእ ካርዲናል ኩዋካ ኣወዳትን ኣዋልድን ናይ ሓደ ኣቦ ምዃናን ማዕረ ሰብኣዊ ክብሪ ከም ዘለናን ከምኡውን ከም ደቂ ሰብ መጠን ኣድማሳዊ ባህጊ ሰላም ከም ዘሎናን ኣፍልጦ ክንህበሉ ኣለና። ይኹን እምበር ዝያዳ ስምምዓትን ወግዓዊ መብጻዓታትን ምፍራም ጥራይ ንባዕሉ ብዙሕ ከም ዘይተዓወተ እውን ኣፍልጦ ክንህበሉ ኣለና። እቲ ዘድሊ ብዘይኣድልዎ ወይ ንዕቀት ኣብ ዝርርብ ንምስታፍ ብሓቂ ፍቓደኛ ምዃን እዩ በሉ። ብፁዕነቶም ከም ዝገለጽዎ ኣብ መንጎ ሃይማኖታት ዝግበር ዝርርብ ንምድንፋዕ ፍልልያትና እናኽበርና ሓደ ነቲ ሓደ ማዕርነት ከም ዘለዎ ኣፍልጦ ክንህበሉ ኣለና። እዚ ድማ ክፉት ኣእምሮ ከምኡውን ብዘይ ጽልኢ ናይ ምስምማዕ ክእለት ዝሓትት እዩ። ንደቂ ሰብ ሰብኣውነት ንምግባር ናብቲ ሓደ ከም ጎረቤት ኣፍልጦ መሃብ ዝብል መበገሲ ነጥቢ ክንምለስ እውን ኣለና። እንተኾነ ግን ፍልጠትን ተመክሮን ምክፋል ንሓድሕድና ንምምሕያሽ ከምኡውን ንረብሓ ኩላትና ሓባራዊ መብጻዓታት ንምእታው ናብ ደቂ ሰባት ንምቕራብ ዝሕግዝ ሓባራዊ ስነ ምግባራዊ ስርዓታት እውን ኣፍልጦ ክንህበሉ ኣለና በሉ። ከም ጭቡጥ ግብራዊ ሓሳባት ናይ ዞም ህየንተ ናይቲ ብዛዕባ ጉዳያት ኣብ መንጎ ሃይማኖታት ዝግበር ዘተ ዝኾኑ ብፁእ ካርዲናል ኩዋካ ኣብ መንጎ ሃይማኖታት ዝምስረቱ ጉጅለታት ናይ ምሕዝነት ምይይጥ ዝኾኑን ናብ ሕውነት ዝቕየሩን ከም ኣሕዋትን ኣሓትን ዝገብሩና ኣብቲ ሓደ ኣቦ ምእማን ዘለዎ ሓጐስ ዘምጽኡ ንሰላም ዘለና ተጸምዶ ዘሐድሱ እዮም ክብሉ እውን መስከሩ። ንሰባት ብዛዕባ እቲ ርእሰ ሊቃነ ጳጳሳት ልዮን ዝመሃርዎ ሰላም ንምድንፋዕ ኣጽዋር ዘይብሉን ኣጽዋር ዘራግፍን ምስ እንኸውን እዩ። ኣብ መንጎ ሃይማኖታት ዝግበር ዝርርብ ከኣ ነዚ ክኸውን ኣለዎ ክብሉ ጻውዒት ኣቕረቡ። ዝርርብ ኣጽዋር ዘይብሉ እዩ። ከመይሲ ካብ ልቢ ኣጽዋር ብምርጋፍ ካብ ኣድልዎ ብምውፃእ ንጸቕጢ ብምንጻግ ከምኡውን ንሕውነታዊ ምልውዋጥ ድሉ ብምዃን ንምክፍፋላትን ግጭታትን ብምሕዳግ እዩ ዝጅምር። ዝርርብ ኣጽዋር ዘጥፍእ እዩ። ከመይሲ እቶም ኣባኡ ዝሳተፉ ቁጣዓን ግጭትን ሓዲጎም ኣብ ክንድኡስ ለውሃትን ምስትውዓልን ጽኒሎም ብሕውነትን ዕርክነትን ክሰማምዑ ስለ ዘኽእሎም እውን ክብሉ ኣስመሩሉ። ኣብ መደምደምታ ብፁእ ካርዲናል ኩዋካ ብዛዕባ እቲ ንዓሰርተታት ዓመታት ንጡፍ ኮይኑ ኣብ ኣርጀንቲና ዝቕጽል ዘሎ ኣብ መንጎ ሃይማኖታት ዝግበር ዝርርብ እውን መስኪሮም። ገለ ተበግሶታት ከኣ ቅድሚ ካልኣይ ጉባኤ ቫቲካን ዝጀመረ እዩ። እዚ ድማ ጸኒሑ ዝያዳ ቈራጽነት ከም ዘተባብዕ ኮይኑኣሎ። ሎሚ ብዙሓት ሰበኻታት ነዚ ጉዳይ ዝተወፈዩ ኣባይቲ ጽሕፈት ኣለውን ናይ ኣርጀንቲና ጉባኤ ካቶሊካውያን ጳጳሳት ብዛዕባ እዚ ጉዳይ እዚ ዓውደ ስልጠናታት ይህብ፣ እተፈላለየ ናይ ስልጠና ማእከላት ድማ መስሪቱ ይርከብ ኣሎ፣ ሰሚናራት ድማ ብተደጋጋሚ ይዳለሎ። ካቶሊካውያን መናብርተ ጥበባት እውን ኣብዛ ዓውዲ እዚ ብንጥፈት ይሳተፋ ኣለዋ። ኣብ ማሕበራዊ መራኸቢታት እውን ብዙሕ ንጥፈታት ከም ዘሎ ዘጠራጥራ ኣይኮነን ክብሉ ኣድናቆቶም ገለጹ። ብፁእ ካርዲናል ኩዋካ ስዒቦም ኣብ 2002 ካብ 10 ዓበይቲ ሃይማኖታዊ ልምድታት ኣርጀንቲና ዝመፁ ተወከልቲ ኣብቲ ብሃገራዊ ኮሚሽን ፍትሕን ሰላምን ጉባኤ ካቶሊካውያን ጳጳሳት ኣርጀንቲና እተወደበ ሃገራዊ ሕጊ ስነ ትምህርቲ ኣብ እተገብረ ህዝባዊ ክትዕ ተሳቲፎም ኣብ ሓያሎ ካልእ ኣገዳሲ እዋናት እውን ከም ዝተዛተዩ ኣጉልሑ። እዚ ተበግሶ እዚ ልክዕ ከምቲ መራሒ መንግስቲ ቦናስ ኣይረስ ኣብዚ ኣኼባ እዚ እተሳተፈሉ እዋን ብሰናይ ብሓባር ምንባር ኣጸጋሚ ዝገብሩ ጸገማት በብቕሩብ ክፍተሑ ከም ዝኽእሉ ዘርኢ እዩ በለ። ሎሚ ቁጽሮም እናወሰኸ ዝኸይድ ዘሎ ኣብ ኣርጀንቲና ዝርከባ ሃይማኖታት ዝመስረትዎም ጕጅለታት ምንጪ ዓብዪ ተስፋ እዩ። ንላዕለዋይ ቤት ጽሕፈት ቅድስቲ መንበር ድማ ብዛዕባ ብድሆታቶም ጽቡቕ ልምድታቶም ከምኡውን ብዛዕባ እቲ ኣብ መንጎ ዝተፈላለዩ ሃይማኖታዊ ልምድታት ዝግበር ዝርርብ ንምድንፋዕን ንምምሕያሽን ዘለዎም ሓሳባት ምፍላጦም ዓብይን ሓጋዝን ክኸውን እዩ ክብሉ መደረኦም ዛዘሙ። እዚ ዜና ቫቲካን እዩ። እቲ ረድኤት ነታ ምስኪን ዝኾነት ቤተ ክርስቲያን ዝተሰሜየ ጳጳሳዊ ማሕበር ግብረ ሰናይ ኣብ ከተማ ሮማ ዓብዪ ጉባኤ ኣካይዱ። ንኦስትርያዊ የኔታ ፍሪደሪክ በቺና ከም ሓድሽ ኣተሓባባሪ ናይዚ ጳጳሳዊ ማሕበር ግብረ ሰናይ ክኸውን መሪጾም። ዳርጋ 80 ዓመት ይገብር እተመስረተ ማሕበር ረድኤት ነታ ምስኪን ቤተ ክርስቲያን እተሰሜየ ኣብዚ እዋን እዚ ኣብ ልዕሊ 140 ሃገራት ይዓይ ኣሎ። እዚ ጳጳሳዊ ማሕበር ግብረ ሰናይ ምስ ልዕሊ 1300 ዝኾኑ ሰበኻታት ይተሓባበር። ኣብ ዓመት ድማ ልዕሊ 5,000 ዝኾኑ ውጥናት ምዕባልን ግብረ ሰናይን ይድግፍ። ኣብ 24 ሃገራት ሃገራዊ ክፍልታት ኣለዎ። ንመንፈሳዊ ህይወት እቲ ማሕበር ንምምዕባል ዝሕግዙ ሰብ ግብረ ሰናይ ዝኾኑ ኣባላት ቤተ ክርስቲያን ድማ ዝሳተፍዎ እዩ። ኣብቲ ኣብ ከተማ ሮማ ኣብ ዘካየድዎ ጉባኤ እዞም ኣቅላስያውያን ተራዳእቲ ንክቡር የኔታ ፍሬደሪክ በቺና ሓድሽ ላዕለዋይ ኣተሓባባሪ ናይዚ ጳጳሳዊ ማሕበር ግብረ ሰናይ ኮይኖም ከገልግሉ መዘዝዎም። ክቡር የኔታ በቺና ደድሕሪ ምርጫኦም ምስ ዜና ቫቲካን ኣብ ዘካየድዎ ቃለ መሕትት ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ እዚ ማሕበር ንነዊሕ እዋን ዘለዎም ርክብ ዘኪሮም። ኣብዚ እዋን እዚ ኣብ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ጥራይና ተኻፊልና ነርና በሉ። ምስ ርእሰ ሊቃነ ጳጳሳት ስእሊ ወሲድና ምስ ቅዱስነቶም ድማ ንሒደት ደቓይቅ ክንዘራረብ ክኢልና ነርና ድማ በሉ። ኣብ ሃገረ ፔሩ ጳጳስ ሰበኻ ቺክላዮ ኣብ ዝነበሩሉ እዋን ሓደ ካብቶም መሻርክቲ ናይዚ ውጥናት ስለ ዝነበሩ ቅዱስነቶም ምሳና ይዓዩ ነበሩ። ብፍላይ ኣብ ዓውዲ ተልእኾ ስብከተ ወንጌል ሓላፍነት ወሲድና ክንሰርሕ ይደልዩና ነይሮም ክብሉ እውን መስከሩ። ምስ ንሓድሕድና ክንራኸብ ኢና ኣብ ዝመጽ ኢና። እቶም ሓድሽ ኣቦ መንበር ብፁእ ካርዲናል ኩርት ኮኽ እውን ነቲ ንክርስትያናዊ ሓድነት ንምድንፋዕ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ዝመርሑ ዘለዉ ህየንተ እዮም በሉ። ነፍሲ ወከፍና ብዛዕባ ኣድማሳዊት ቤተ ክርስቲያን ዓሚቝ ምርዳ ምእንቲ ክንረክብ ድማ ኢና ኣብዚ ንርከብ ዘሎና። ክቡር የኔታ በቺና ስዒቦም ስራሕ እዚ ማሕበር ብልክሲ ብዙሓት ለጋሳት ክውን ኮይኑ ከም ዘሎ ኣጉልሑ። ተልኾኡ ገንዘባዊ ሓገዝ ምሃብ ጥራይ ዘይኮነስ ንወንጌላዊ ጉስነት ንምሕጋዝን ንሕይወት ቤተ ክርስቲያን ዘደልድል ውጥናት ኣብ ምድጋፍን ምዃኑ እውን ገለጹ። ኣብ ከባቢና ዝርከባ ኣብያተ ክርስቲያናት ነቶም እተሸገሩ ምእመናን ንሕግዞም ኢና። ሓደ ክፋል ተልኾና ድማ ብዛዕባተን ብምኽንያት እምነተን ዝስደዳ ዘለዋ ኣብያተ ክርስቲያናት ተስፋ ንምዃን እዩ በሉ። ብተመሳሳሊ እተን ስደትን መስጎግትን ዝወርደን ዘሎ ኣብያተ ክርስቲያናት ናይ ገዛ ርእሰን ፍሉይ ሃብቲ ከም ዘለወን ክንዝክር ድማ ኣሎና። ስለዚ ድማ ተስፋ ኣለዎም ክብሉ እውን ኣስመሩሉ። ብዛዕባ ፍሉይ ውጥናትን ውሳኔታትን እቲ ማሕበር ምስ ተሓተቱ ድማ ክቡር የኔታ በቺና እቲ ኣብ ሮማ እተኻየደ ጉባኤ ናይ ንግዲ ኣኼባ ከም ዘይነበረ ገለጹ። ብፁእ ካርዲናል ኮኽ ብፍላይ ብዛዕባ ተልእኾ ወንጌላውነት ጠቓሚ ዝኾነ ሓሳባት ከም ዘካፈልዎም እውን ኣመልከቱ። ቃላት ብፁእነቶም ንዓና ኣዝዩ ኣገዳሲ እዩ ዝነበረ፣ ከመይሲ ቀንዲ ሸቶና ንቤተ ክርስቲያን ምግልጋልን ንወንጌላዊ ተልእኾን ምድጋፍን እዩ። ኣብያተ ክርስቲያናት ንሃንጽ፣ ንካህናትን ምእመናንን ንሰብፉ ህይወት ሰብኡትን ኣንስትን ቃል ኣምላኽ ንምስባኽ ብዝግባእ ክዳለዉ ድማ ንሕግዞም ኢና። ካልኦት ካቶሊካውያን ውድባት ካባና ብዝሓሸ ስለ ዝሰርሕዎ ጽሩይ ማይ ኣብ ምቕራብ ወይ ኣብ ሕክምናዊ ረድኤት ኣይኮናንን ነተኩር። ኣብዚ እዋን እዚ ብዛዕባ እቲ ቤተ ክርስቲያን ዝያዳ ደገፍ ዘድልያ ዘሎ ስፍራ እንክገልጹ ድማ ክቡር የኔታ በቺና ብዛዕባ እቲ ብዙሓት ኣብያተ ክርስቲያናት ዝዓነዋሉን ማሕበረሰብ ክርስትና ተመዛቢሎምሉን ዝርከቡ ብዛዕባ ማእከላይ ምብራቕ ጠቒሶም። ሳላቶም ደገፍትና ነቶም ኣብቲ ኸባቢ ዘለዉ ማሕበረሰብ ክርስቲያን ክንድግፎም ተስፋ ክንህቦምን ካብ ቤቶምን ሃገሮምን ከይወፁ ከነተባብዖም ንኽእል ኣሎና በሉ። ንመዋቕር ቤተ ክርስቲያንን ነቶም ኣብኡ ዘገልግሉ ዘለዉ ክርስቲያንን ሰብፉ ህይወትን ገዳማውያንን ገዳማውያትን ብፍላይ ንቤተ ክርስቲያን ብህይወት ንኽትቅጽል ዕድል ንምሃብ ንሕግዝ ኣሎና እውን በሉ። ክቡር የኔታ በቺና ስዒቦም ኣብ ኣፍሪቃ ብዙሓት ንክህነትን ገዳማዊ ህይወትን ዝሰናደዉ ኣብ ስነ መዕበያ ንምሕጋዝን ንትምህርትን መጽናዕትን እኹል ኣጋጣሚታት ዘይብሎም ንብዙሓት ናይ ክህነት ጸዋዕታ ዝስምዖም ከም ዘለውውን ጠቒሶም። ኣብዚ እዋን እዚ 250 ተምሃርቲ ዘርኣ ክህነት ወይ ካህናት እንተላይ ገሊኦም ኣብ ሮማ ንልዑል ትምህርቲ ዝርከቡ ንድግፎም ኢና በሉ። ካባና ቀጥታዊ ገንዘባዊ ሓገዝ ይረኽቡ እዮም። ከምኡውን እቲ ትካል ኣብ ቬኔዙዌላ፣ ኮሎምቢያ ከምኡውን ካልኦት ብባህርያዊ ሓደጋታትን ግጭት ሓድሕድን ወይ ቅልጡፍ ምላሽ ዘድልዮም ካልኦት ጉዳያት ዝርከብዎም ሃገራት ዘለዋ ኣብያተ ክርስቲያን እውን ንድግፍ ኢና። ምስ ብዙሓት ናይ ቀረባት ሓባበርቲ ርእሰ ሊቃነ ጳጳሳት እውን ተዘራሪብና ኢና ድሕር ቢሎም ክቡር የኔታ በቺ ዕላማና ነታ ስደት ዝወርዳ ዘሎ ቤተ ክርስቲያን ኣብ ምጥባቕን ምስትውዓልን ስለ ዝኾነ ሓደሓደ ግዜ ብዛዕባ እቲ ቅድስቲ መንበር ወትሩ ብተመሳሳሊ መንገዲ ብግህዶ ክትፈትሖ ዘይትኽእል ጉዳያት ብንጹርን ቀጥታውን መንገዲ ክንዛረብ ከም እንኽእል እውን ነጊሮምን ኣለዉ ክብሉ መግለጺኦም ዛዘሙ።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።